0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: እዚ ትሰምዖ ዘለኹም ብሞባይል ኦንላይንን ሬድዮን ዝመሓላለፍ SBS ትግርኛ እዩ።
2: ሰላም ዝኽበርኩም ሰማዕትና ሰማዕቲ ሬድዮ SBS ሎሚ ሶኒ 6 ሓምለ 2026 እዩ ንሓደ ሰዓት ተዳለና ትሕዝቶ ቀሪብና ኣለና ፈለማ ህዝብታት ኣቦርጅን ቶረስ ኣይላንደር ነዝሎም መደብና ንመሓላልፍሉ ዘለና መሬት ባህላውያን ወነንቱ ምዃኖም ኣፍልጦ ንህብ በዚ ድማ SBS ትግርኛ ንህዝብታት ውራንጅሩን ዋይ ውራን ናይ ሃገረ ኩሊንን ዝሓለፉን ዘለዉን ዓበይቲ ዓዲ ክብሪ ይህብ ድሕርዜና ኣብዝ ሓለፈ ሰሙን ካብ ዝተፈላለዩ ከባቢታት ዝመፁ ናይ ቀደም ናይ ዩኒቨርሲቲ ኣስመራ ተምሃሩ ተኣኪቦም ምንባሮም ዝገልፅ ዜና ምስኡ ስዒቡ ድማ ምስ ካብ ኣዋሃቲ ዝኾነ ኣሌክሳንደር ጣዕሚ ፈቶ ተገብረ ዕላል ቀዳማይ ክፋል ኣቕሪብና ነርና ሎሚ ናይ መወዳእታ ትሕዝቱ ከነቕርቦ ኢና ኣውስትራልያ ንምንታይ ሰለስተ ባንዲራታት ዘለዋ ብምባል ተገሪምኩም ዶ ትፈልጡ ሎሚ ኣብ ዝቐርብ መደብ ምንባር ኣብ ኣውስትራልያ ብዛዕባ እዚ ክንገልፅ ኢና ብዛዕባ ሓንቲ ካብተን ባንዲራታት ዝኾነት ናይ ቶረስ ስትሬት ኣይላንደር ባንዲራ ማለት እዩ ልኡኽና ሰደደልና ፀብጻብ ባሎ ትሕዝቶታቱ ወይ ኣርእስታቶም ድማ ኤርትራ ካብ ሕጂ ንድሓር ኣብ ዙርያ ፍሉይ ራፖርተር ሰብኣዊ መስላት ሕቡራት ሃገራት ክትዛረብ ከምዘይትደሊ ኣፍሊጣ ትካል ሰብኣዊ መስላት ኢትዮጵያ ኣብ ትግራይ ዝፍፀም ግድድ ወታደራዊ ምልመላ ተቃዊሙ ኣብ ኣብያተ ማእሰርቲ ስዑድ ዓረብ ኣስታት 200 ዝኾኑ ኢትዮጵያውያን ናይ ሞት ፍርዲ ይፅበዩ ከም ዘለዎ ተሓቢሩ ሰራዊት ሱዳን ኣብ ዶብ ኢትዮጵያ ትርከብ ስትራቴጂካዊት ከተማ ኩርሙክ ንምምዛዕ ሰፊሕ መጥካዕቲ ከፊቱ ዝብሉን ካልእ ትሕዝቶም ዘለዎ እዩ ድሕር ዜና ክነቕርቦ ኢና ንኹሉ መደባትና ንምክትታል ምሳና ሓቢርኩም ክፀንሑ ዝዕድመኩም ኣዳላውን ኣቕራብን ዝመደብ ብየነስመረ ሕጂ ብቐጥታ ናብ ዕለታዊ ዜና ንሎሚ ሶኒ ዝተዳለወ ኣርእስታት ዜና ከቕርበልኩም ብሰንክቲ ኣብ ቬኔዙዌላ ዘጋጥመ ማንታ ምንቅጥቃጥ ምድሪ ዘስዓቦ ግድኣት 9.65 ቢልዮን ዶላር ወይ ድማ 6.7 ቢልዮን ዶላር ኣሜሪካ ክኸውን ከም ዝኽእል ውድብ ሕቡራት ሃገራት ግሚቱ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ መዓልቲ ናፅነት ኣሜሪካ መልእኽቱ ኣብ ዘመሓላለፈሉ ነቲ ወትሩ ዝደግሞ ቃል ኮሚኒዝም መንሽሮ ምዃኑ ገሊጹ ሎሚ ንግሆ ኣብ ዝተገብረ ፀወታታት ዋንጫ ዓለም 2026 ኖርወይ ብብሉት ተፃዋታያ ኤነሊ ሃላን ተመሪሓ ንብራዚል ብዘደንቕ መገዲ 2-1 ስዒራታ እዚ ሬድዮ ስፔስ ብቋንቋ ትግርኛ ዝፍኖ መደብ እዩ ኣርስታት ዜና ክንክሰ መፀኒሕኩም ሰማዕትና ዝርዝራቱ ይስዕብ ኣብ ከተማ ቃዛ ብመጥቃዕቲ ኣየር እስራኤል ብውሕዱ 2 ፍልስጤማውያን ከም ዝተቐትሉ ሰበ ስልጣን ጥዕናታ ግዝኣት ሓቢሮም ኣብ ሰሜን እታ ተኸቢባ ዘላ ከተማ ኣብ መገዲ ዑመር ኣልሙኽታር በቲ ዝተፈፀመ መጥቃዕቲ 2 ሰባት ከም ዝተቐትሉ ሰብሞያ ጥዕና እዮም ገሊፆም ኣብ ጥቅምቲ ናይ ዝሓለፈ ዓመት ኣብ ግዝኣት ቃዛ ብሽምግልና ኣሜሪካ ምስ ሓማስ ተኽሲ ደው ካብ ዝብል ንነጀው እስራኤል ብተደጋጋሚ መጥቃዕቲ ክትፍፅም እያ ፀኒሓ ነቶም ኣብታ ግዝኣት ዝርከቡ ኣባላት ሓማስ ወይ ነቶም ኣብ 2023 መጥቃዕቲ ዝፈነዉ ዕጡቓት ዒላማ ዝገብር እዩ ክትብል እያ መጥቃዕታ እስራኤል ትገልጾ እዚ ከምዚ ኢሉ ከሎ ቀዳማይ ሚኒስተር እስራኤል ቤንያሚን ነታንያሁ ነቲ እስራኤል ኣብ ቀዋሚ ውግእ ኣትያላ ዝብል ርእቶ ነፂጉ ንሱ ንፎክስ ኒውስ ከም ዝሓበሮ ብዙሓት ሃገራት ኣብ ትሕቲ ውዕል ኣብርሃም ወይ ኣብርሃም ኣኮርድ ምስ እስራኤል ርክብ ክምስርታ ከም ዝደልያ ገሊጹ ኣብ ቀዋሚ ኩነታት ውግእ ኣይኮንናን ዘለና ኣነ ንባዕለይ ምስ ፕረዚደንት ትራምፕ ናይ ሰላም ውዕላት ኣምፂኢና ኢና ከምኡ ኢና ጌርና እቲ ውዕል ኣብርሃም ኣነን ምድኻም ናይ ኢራን በቲ ሓበራዊ ተግባርና ሓባራዊ ወታደራዊ ስጉምትታትና ዝያዳ ዓወት ነምፅእ ዘለና ይመስለኒ ምክንያቱ ሃገራት ምሳና ክሳነ እያ እን ደልያ ዘለዋ መፃአን ብልፅግነአን እውን ክሕሎ ይደልያአን እቲ ኣብ 2020 ዝተፈረመ ብኣብርሃም ኣኮርድ ዝበሃል ስምምዕ እስራኤል ምስ ሕቡራት ኢማራት ዓረብ ባሕሬን ሞሮኮን ሱዳንን ዲፕሎማስያዊ ዝምድና ክትገብር ኣኽኢልዋ እዩ ስብርባር ናይ ጠፈር ነገራት ኣብ ገማግም ኣውስትራልያ ብተኸታታሊ ንሳልሳይ መዓልቱ ተረኺቡ ሰበስልጣን ኩዊንስላንድ ኣብ ሰሜን ታውንስቪል ኣብ ከባቢ ፎረስቲንግ ቢች ስድሽ ተመንነቶም ዘይተፈልጡ ሓፂናዊ ኩዓሳሱ ኣብቲ ቦታ ፋሕ ኢሉሉ ዘሎ ከባቢ ከሊሎም ኣለዉ ናይ ኩዊንስላንድ ኣገልግሎት ሓውን ኣድሕንን ምስ ፖሊስ ኣውስትራልያ ሃገራዊ ናይ ጠፈር ትካል ሓዊስካ ምስዝምልከቶም መሻርክቲ ትካላት ኮይኖም ነቲ ዘይተፈልጥ ናይ ጠፈር ነገራት ብድሓን ንምውጋድ ይሰርሑ ኣለዉ ቅድሚ ሕጂ እውን ኣብ ገማግም ኣውስትራልያ ተመሳሳሊ ዝመስል ኩዕሶ ዝመስል ነገራት ተራእዩ ነይሩ እዩ እቲ ሓደጋ እቲ ሓደ ኣብ 223 ኣብ ሰሜን ኩዊንስላንድ ዝተረኽበ ኮይኑ እቲ ካልእ ድማ ኣብ 211 ኣብ ናሚብያ ኣብ ዝርከብ ጎላጉል ምድረ ሳዕሪ ሓደ ካልእ ኣብ ካብ ሰማይ ወዲቑ እዩ ተረኺቡ ብሰንክቲ ኣብ ቬንዙዌላ ዘጋጠመ ማንታ ምንቅጥቃጥ ምድሪ ዘስዓበ ጉድኣት 9.65 ቢልዮን ናይ ኣውስትራልያ ዶላር ወይ 6.7 ቢልዮን ዶላር ኣሜሪካ ክኸውን ከም ዝኽእል ውድብ ሕቡራት ሃገራት ገሚቱ እዚ 600ታዊ ሃገራዊ እቶት ቬንዙዌላ እዩ ፕሮግራም ልምዓት ውድብ ሕቡራት ሃገራት ከም ዝገልጾ እቲ ኣፈናዊ ገምጋም ኣብ ናይ ሴስሚክ ሞዴል ናይ ሳተላይት ስእልን ናይ ህዝቢ ሓበሬታታትን ዝተመርኮሶ ኮይኑ ኣብ መንበሪ ገዛ ሓዊስካ በቲ ሓደጋ ዝገፍሐ ቁጠባዊ ዕንወት ከም ዘምፅእ ይግለጽ ኣሎ እዚ ከምዚ ኢሉ ከሎ ናይ ቬኔዙዌላ ግዜያዊት ፕረዚደንት ደሊስ ሮድሪጌዝ መንግስታ ነቲ ኣብ ሰነ 24 ዘጋጠመ ምንቅጥቃጥ ምድሪ ቅልጡፍ ምላሽ ንምሃብ ዶንግ እዩ ዝብል ክሲ ነፂጋቶ እቲ ምንቅጥቃጥ ዝኣስታት 3,000 ሰባት ቀቲሉ ልዕሊ 16,000 ሰባት ድማ ብዘይመፅለሊ ተሪፎም ከም ዘለዉ ወግዓውያን ፀብጻባት ይረድኡ ካብቲ ምንቅጥቃጥ ምድሪ ዝደሓነ ህዋን ዛፓታ ካብ እቲ ሓደጋ ዝወረደሉ ተንቀሳቀሲ ሆስፒታል እተገብረሉ ሕክምና ብምርካቡ የመስግን
3: Material things were lost, but my health is what God has given me.
2: ነገራዊ ነገራተይ ጠፊኡ ኣምላኽ ግና ጥዕና ሂቡንሎ ሳላዚ ማሕበርዚ ድማ እየ ካብ ማዕሙቕ ልበይ ኣዝየ ዘመስግኖም ምክንያቱ እታ ናይ መጀመርታ ምግበይ ካብዚ ማሕበር ይረኺበ ካብቲ ግዜ እቲ ኣትሒዘ ተወሰነ ደረቕ መግብን ሒደት ማይን ጥራይ እዩ ነይሩኒ ስለዚ ሕጂ እውን ነዚ ትካል ኣዝየ መስግኖ ስለዝሓገዙኒ ኣዝየ ሕጉሴ ቀዳማይ ሚኒስተር ህንዲ ናረንድራ ሞዲ ኣብ ሳልሳይ ዓመታዊ ዋዕላ ህንዲ ኣውስትራልያ ንምስታፍ ኣብ ሰሙን እዚ ናብ ኣውስትራልያ ክበፅሕ እዩ እቲ ርክብ ኣብ ትሕቲ እቲ ኣብ መንጎ ክልትኤን ሃገራት ዝግበር እስትራቴጂካዊ ሽርክና ዝተመስረተ ኮይኑ ኣብ 220 እዩ ጀሚሩ ኣብቲ ኣጀንዳ ኣብ ኩሉ ናይ ምክልኻል ናይ ወፃኢ ፖሊስን ንግድን ከምኡውን ኣብ ኣገዳሲቲ ማዕድናት ኣብ ናይ ሳይበር ፀጥታ ኣብቲ ዝጥጥዕ ዘሎ ቴክኖሎጂን ዝተዋደደ ናይ ሓባር ስራሕ ምስራሕ ዝዓለመ እዩ ብድሕርዚ ሚስተር ሞዲ ኣብ መወዳእታ ሰሙን ማለት 10-11 ሓምለ ናብ ኒውዚላንድ ክኸይድ እዩ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ናይ ኣሜሪካ መዓልቲ ናፅነት መልእኽቱ ኣብ ዘመሓላለፈሉ ነቲ ወትሩ ዝደጋግሞ ቃል ማለት ኮሚኒዝም መንሽሮ ምዃኑ ደጊሙ ገሊጹ ቅድሚ ሓደ መዓልቲ ዲሞክራሲያዊ ሰልፊ ኣብ ናይ ኣሜሪካ መባእታዊ ዓወታት ድሕሪ ምርካቡ ዶናልድ ትራምፕ ካብ ማውንት ሩሽሞር ዝመደረ ዘቕረበ ኮይኑ ኣብ መላእቲ ሃገር ንዝምዕብል ዘሎ ዲሞክራሲያዊ ማሕበራዊ ወይ ዲሞክራቲክ ሶሻሊስትን ገስጋሲ ምንቅስቃሳትን ዝነቅፍ መደረ ይቕሪቡ ነቲ ዝተደጋገመ መልእኽቱ ኣብቲ ናይ መወዳእታ መደርኡ ን45 ደቂቕ እዩ ኣቕሪብዎ
4: The communist system is the opposite of the American system and the communist system has never worked.
2: ናይ ኮሚኒስት ስርዓት ኣንጻር ናይ ኣሜሪካ ስርዓት እዩ ናይ ኮሚኒስት ስርዓት ድማ ፈፂሙ ይሰርሐን እቶም ጀጋና ንኮሚኒዝም ኣብ መላእ ዓለም ኣብ ዓውደ ውግእ ዝግበር ኣብ ዝነበረ ዘይኮነስ ኣብዚኦም ተቃሊሶሞ ነዚ ሕማቅ ርእሲ ኣብዚ ኣብ ኣሜሪካ የምሃሪሞሞ ኣብዚ ክፍፀም ዓይኒ ሓድጎን ኢና ልክዕ ከም ካንሰር ከምዚ ዓይነት ሓደጋ ብቕልጡፍን ቅድሚ ምጅማሩን ከነቋርፆ ኢና ንደሊ ክጥቋ ክቁረፅ እዩ ዘለዎ ቀልጢፉ ክቁረፅ ኣለዎ ናይ ውራንጅሩ ሽማግለ ኖርማ ኢንግራም ሰሙን ናይ ኖክ ማሕበረሰባት ተኣኪቦም ታሪክ ባህልን ዓወትን ቀዳሞት ህዝብታት ዘብዕልሉ እዋን ምዃኑ ገሊጹ ቴማ ናይዚ ዓመት ናይ ኖክ እዚ 50 ይርስ ኦፍ ደድሊ እዩ እዚ ድማ ነቶም ልዕሊ 50 ዓመታት ናንዶክ ምንቅስቃስ ዝሃነፁን ዘፅንዑን ናይ መጀመርታ ሽማግለታት ፀሓፍቲ ስነ ጥበባውያን ማሕበረሰባትን ክብሪ ዝህብ እዩ ኖርማኒ ንኣይቲቪ ከም ዝገለፀቶ ሕሉፍ ፖሊሲታት መንግስቲ እቲ ሃገር ቋንቋን ባህልን ደቀባት ዝ ሃገር ከይዛረቡ ምእጋዱ ኣልታውን ነባርን ፅልዋ ከም ዘትረፈ ተዛሪባ
5: I'm really happy that I'm in a place now where I could be part of teaching my language.
2: ሕጂ ቋንቋይ ወራንጅሮ ኣብዝምረሉ ቦታ ብምርካቤ ኣዝ ሕጉስ እየ ምክንያቱ እዚ ኩሉ እቲ ዝነበረ ነዚ ንምግባር ሕጊ ከም ምጥሓስ እዩ ነይሩ ኣይሰኣናዮን ሕጂ እውን ኣሎ ሕጂ ድማ እንደገና ዓንቢብሎ ኣብ ኣብያተ ትምህርቲ እውን ይመሃር ኣሎ ኣዝዩ እዚ ዩ ንዓይ ናይ ዶክ ዝነግረኒ ወትሩ ባህልና ክንርኢ ኣሎና እቲ ዝተረፈ ህዝቢ ክንሓቕፎ ኢና ነቶም ዝተረፈ ህዝቢ ክሓቕፉና ድማ ተስፋ ንገብር መስራቲ ናይ ሓንቲ ካብተን ብሕቡእ ዝነጥፋ ፍሉጣት ኣብያተ ክርስትያን ቻይና ዝኾነ እዝራ ጂን ካብ ቤት ማእሰር ተፈቲሑ ምስ ስድራ ቤቱ ኣብ ሕቡራት መንግስታት ኣሜሪካ ከም ዝበፅሐ ተፈሊጡ ፕረዚደንት ኣሜሪካ ዶናልድ ትራምፕ ኣብ ጉንበት ምስ ቻይናዊ መዘንኡ ሺ ጂንፒንግ ኣብ ዝተረኸበሉ እዋን ጉዳዩ ኣልዒልዎ ነይሩ እዩ ቻይናዊ ጉጅለ ተሓላቂ ሰብኣዊ መሰላት ኣብ ዘውፅኦ መግለፂ ጂን ካብ ቤት ማእሰርቲ ካብ ዝፍታሕ ንትሽዓተ ኣዋርሕ ድሕሪ ምፅናሕ ናብ ሎስ ኣንጀለስ እዩ ኣትዩ ዘሎ እቲ ፓስተር ብሰበስልጣን ቻይና ተነግሮ እቲ ምፍታሕ ኣብ መላእ ይቕሬታ ኣብ መላእ ፖርቱጋል ስጳኛ ፈረንሳን ግሪክን ኣብ ኣስጣት 42,000 ሄክታር ዝተኸስተ ባር ሓዊ ንኣሽሓት ሰባት ካብ ኣባይቶም ክወፁ ኣገዲዱ ሰበስልጣን ኣብ ቱር ደ ፍራንስ ዝካየድ ቅድድን ብሽክለታን ተዓዘብቲ ከይ ዕዘቡ ተኣጊድዎም ኣሎ ኣብ ደቡባዊ ምብራቅ ኣውሮጳ ብኣማይ ዝቁጠሩ ኣባላት መጥፋእቲ ሓዊ ንምጥፋ ይቃለሱ ኣለው ኣብቲ ከባቢ ዘሎ ሙቐት 40 ዲግሪ ሴንቲግሬድ ክበፅሕ ድማ ትፅቢት ኣሎ ኣብ ግሪክ ካሪስ እቲ ዝርጋሕ ዘሎ ባርዕ ካብቲ ተፀበይዎ ዝቐልጠፈ ምዃኑ ይገልጽ እቲ ባርዕ ክጅመር ከሎ ርኤ ድሕሪ ግዜ ኣብ ትሕቲ ቁፅፅር ከኣቱ ይኽእል ኢልና ሓሲብና እንተነበርና እኳ እናገደደ እዩ ዝኸይ ዘሎ ኣብ መልበን ሎሚ ለይቲ ድሕሪ ዘጋጠመ ባር ሓዊ ደርዘን ዝኸውን ድኳናት ከም ዝተፀልወ ተፈሊጡ ፖሊስ ቪክቶርያ ከም ዝሓበሮ መጥፋእቲ ሓዊ ቪክቶርያ ኣብ ሰዓታት ናይ ንግ ኣብ ከባቢ ኣቦስፎርድ ናብ ዝርከብ ከባቢ ተፀዊዑ ኣብ ጫፍ ማእከል ከተማ መልበን ኣብ ዝርከብ ሓደ ድኳን ድማ ሙሉእ ብምሉእ ባህልሃልታ ክህሞ ክፀኒሕዎም ነቲ ባር ኣብ ትሕቲ ቁፅፅር ንምእታዊ 80 ኣባላት መጥፋእቲ ሓውን 25 ናይ መጥፋእቲ ሓዊ መካይን ብምስታፍ ነቲ ባርዕ ንጎ ሰዓት 6 ኣብ ትሕቲ ቁፅፅር ኣትዮሞ ወሃብ ቃል ሓዊ ድሕነት ቪክቶርያ ኣብ ውሽጢ ሓደ ህንፃ ከባቢ 10 ሽቋት በቲ ባርዕ ተፀልዮም ኣለው ክብል ገሊፁ ኣብ ስፖርት ሎሚ ንግ ኣብ ዝተገብረ ፀወታታት ዋንጫ ዓለም 2026 ኖርወይ ብብሉፅ ተፀዋታያ ኤንሊ ሃላንድ ተመሪሓ ንብራዚል ብዘደንቕ መገዲ 2-1 ተስዒራታ በዚ ድማ እቲ 5 ግዜ ሻምፒዮን ዝኾነት ብራዚል ካብቲ ውድድር ተገሊፋ ኣብዚ ሰዓት እዚ እንግሊዝን ሜክሲኮን ይፃወታ ኣለዋ ባርሰማዕትና ናይ ሎሚ ዜና ቀን ምዛምና ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ክሕብረኩም ኣብ ፐርዝ ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ ኣብ ኣደላይድ ብከፊል ደበና ዝለዕለ 15 ዲግሪ ሴንቲግሬድ ኣብ መልበርን ፀሓይ ክውዕል ዝለዕለ 15 ዲግሪ ሴንቲግሬድ ኣብ ሆባርት እውን ፀሓይ ክውዕል ዝለዕለ 12 ዲግሪ ሴንቲግሬድ ኣብ ካምቢራ ደበና እዩ ዝለዕለ 12 ኣብ ሲድኒ ክዘንብ ዝለዕለ 17 ዲግሪ ሴንቲግሬድ ኣብ ብሪስበን እውን ክዘንብ ዝለዕለ 20 ዲግሪ ሴንቲግሬድ ኣብ ዳርዊን ፀሓይ ክውዕል ዝለዕለ 32 ዲግሪ ሴንቲግሬድ ሎሚ ሓደ ናይ ኣውስትራልያ ዶላር 69 ናይ ኣሜሪካ ዶላር ከምኡውን ሓደ ናይ ኣውስትራልያ ዶላር 111 ቅርሽን 25 ሳንቲም ናይ ኢትዮጵያ ብር ይሽረፍ ኣሎ ዜና ወዲእና ኣለና

0: good to be in control, no matter what. Keep your business connected with Invincible Wi-Fi from Spectrum Business, the fully integrated Wi-Fi 7, 5G, and 8-hour battery backup solution. Keep connected, keep working, and keep security systems running reliably. Be in control. Be invincible. Invincible Wi-Fi from Spectrum Business. Visit spectrum.com/beinvincible to learn more. Restrictions apply. Services not available in all areas.
1: ባርሰማትና ካብዚ ቀጽሉ ተቀርብ ዘሎ ተስቶ ለኹና ሰደደልና ጸብጻቢው ጸጋይ ክንፈ አብከባቢና ዝማዕበሉ ዜናታት አኪቡ አቅርብናሎ ናብከብለኩም
2: ሰላም ተናሃበልና ከመይ ቀንኩም ኩብራ ተኸታተልቲ SBS ትግርኛ ንሰዓት ተዳሉ ዜናታት ንሆ ፈለማር እስታቶም ከነቀድም ናይ ኤርትራ ኮሌጅ ዋኒንን ማህበራዊ ስነ ፍልጠትን ብዝተፈላለየ ዓውድታት ዘምሃሮም ልዕሊ 1,000 ተምሃሮ ብዲግሪን ዲፕሎማን ኣበስመራ መሪኦ ዩኒቨርሲቲ መቐለ ብዝተፈላለዩ መርሃ ግብርታት ከምህሮም ፀንሐ ልዕሊ 2,900 ተምሃሮ ኣመሪኦ ኣብ ትግራይ ኣብ ውሽጢ 3 ዓመታት 53 ቶን ወርቂ ከም ዝበኸነ ተገሊጹ ኤርትራ ካብ ሕጂ ንድሓር ኣብ ዙርያ ፍሉይ ራፖርተር ሰብኣዊ መሰላት ሕቡራት ሃገራት ክትዛረብ ከምዘይትደሊ ኣፍሊጣ ትካል ሰብኣዊ መሰላት ኢትዮጵያ ኣብ ትግራይ ዝፍፀም ግድድ ወታደራዊ ምልመላ ተቃዊሙ ኣብ ኣብያተ ማእሰር ስዑድ ዓረብ ኣስታት 200 ዝኾኑ ኢትዮጵያውያን ናይ ሞት ፍርዲ ይፅበዩ ምህላዎም ተሓቢሩ ሰራዊት ሱዳን ናብ ደቡብ ኢትዮጵያ ትርከብ ስትራቴጂካዊ ከተማ ኩምሩክ ንምምዛዕ ሰፊሕ መጥቃዕቲ ከም ዝኸፈተ ኣፍለጦ ዝብሉ ነሰዓት ተዳለዉ ዜናታት እዮም ናብ ዝርዝራቶም ናይ ኤርትራ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ብዝተፈላለዩ ዓውድታት ተምሃሮም ልዕሊ 1,018 ተምሃሮ ብዲግሪን ዲፕሎማን ኣበስመራ መሪቑ ኮሌጅ ዋኒንን ማሕበራዊ ስነ ፍልጠትን ንመበል 19 ግዜኡ ብዝተፈላለዩ ዓውድታት ተምሃሮም 1,018 ተምሃሮ ብዲግሪን ዲፕሎማን ኣበስመራ መሪቑ ኣሎ እቲ ስነ ስርዓት መረቕታ ሚኒስትሪ ዜና ኣቶ የማነ ገብረ መስቀል ሚኒስትሪ ቱሪዝም ወይዘሮ ኣስካሉ መንቀሪዎስ ፍጻሚ ዳይሬክተር ኢንስቲትዩት ላዕለዋይ ትምህርትን ምርምርን ዶክተር ሃይለ ምሕሱን ዲናትን ትካላት ላዕለዋይ ትምህርቲ ላዕለ ሰብ ስልጣን ሓለፍትን መምሃራንን ወለድን ተመረቕቲ ሰራሕተኛታት ምምሕዳር ኮሌጅን ኣብ ዝረኽብሉ ብድሙቕ ኣግባብ ተኻይድ ኣሎ ዲን ኮሌጅን ዋኒንን ማሕበራዊ ስነ ፍልጠትን ዶክተር እስጢፋኖስ ሃይለማርያም ኣብ ዘስምዖ መደረ ንተመረቕትን ወለድን ተሳተፍትን ናይ ትፅምብል እንኳዕ ሕጎሰኩም ድሕሪ ምባል ሎም ዓመት ኣብ ናይ ዝሓለፈ ዓመታት ብዝበፅሐ ቁፅሪ ምምራቖም ታሪካዊ ዕለት ምዃኑ ሓቢሩ ቁፅሪ ተመረቕቲ ብድግሪ 536 ብዓውድታት ተሓዛ ሓሳብ ምሕደራዊ ዋኒን ምሕደራ ህዝብን ስነ ቁጠባን ፋይናንስን ቋንቋ እንግሊዝኛ ጂኦግራፊ ታሪክ ሕጊ ቤተ መጻሕፍትን ስነ ሓበሬታን ሕብረተሰብን ስነ ሰብን ብዲፕሎማ ከዓ 482 ብዓውድታት ኣተሓዛ ሓሳብ ባንክን ፋይናንስን ሕብረተሰብን ማሕበራዊ ዕዮን ቱሪዝምን ምሕደራ ሆቴልን ተመሪቖም ኣለዉ ካብ 118 ተመረቕቲ 47 ሚታዊት ደቂ ኣንስትዮ ምዃነን ተገሊጹ ኣሎ ብድሕሪ ዚኦም ንእስ ወከፍ ዓውደ ትምህርቲ ዝለዓለ ንፅቢ ዘመዝገቡ ተመረቕቲ ስነ ስርዓት ሽልማት ከም ዝተኻየደ እውን ሚኒስትሪ ዜና ኤርትራ ዘውፅእ ሓበሬታ ኣመልኪቱ ኣሎ ብተዛማዲ ሓበሬታ ዩኒቨርስቲ መቐለ ብዝተፈላለዩ መርሃ ግብርታት ተምህሮም ፀንሐ ልዕሊ 2,900 ተምሃሮ ኣመሪቑ ፕረዚደንት ዩኒቨርስቲ መቐለ ዶክተር ፋና ሓጎስ እቲ ዩኒቨርስቲ 1,804 ተምሃሮ ብቐዳማይ ዲግሪ 939 ተምሃሮ ብካልኣይ ዲግሪ 45 ተምሃሮ ሳልሳይ ዲግሪ 83 ድማ ብስፔሻሊስት ብድምር 832 ደቂ ኣንስትዮ ዝርከቦም 2,931 ተምሃሮ ከም ዘመረቐ ገሊፀን ብተወሳኺ ካብ ቻይና ሓደ ተምሃራይ ካብ ሶማሊላንድ ሓዊሱ 45 ዓለምለኸ ተምሃሮ እውን ኣመሪቑ ተባሂሉ ኣሎ ዩኒቨርስቲ መቐለ ብዙሓት ብድሆታት ሓሊፉ ተምሃሮ ከምርቕ ምኽኣሉ ዓብዪ ታሪካዊ ትርጉም ኣለዎ ዝበላ ዶክተር ፋና ተመረቕቲ ተምሃሮ ናይቲ ዩኒቨርሲቲ ኣሰር ፅንዓት ሒዞም ዝወፁ ኣምባሳደራት ምዃኖም ገሊፀን ተመረቕቲ ኣብ ዩኒቨርሲቲ ዝቐሰሞ ፍልጠት ዘማዕብሉ ክእለት ተጠቒሞም ኣብ ዝኸድሉ ብቑዓት ተወዳደርቲ ኮይኖም ህዝቦም ከገልግሉ እውን ዒደን ዩኒቨርሲቲ መቐለ ብዝዓመት 536 ውፅኢት ምርምራት ኣፍሉጣት ዓለምለኻዊ ጆርናላት ከም ዝሕተመ እውን ገሊፀን ኣለዋ በዚ ዘመዝገበ ውፅኢት ምርምር ካብ ኣፍሪካ ኣብ ካልኣይ ደረጃ ክስራዕ ከም ዝኽኣለን ዓለምለኻዊ ኣፍልጦ ከም ዝረኸበን እውን ሓቢረን እቲ ዩኒቨርሲቲ ምስ 28 ሃገራት 78 ናይ ምትሕባር ስምዓት ከም ዝፈረመ እውን እተን ፕረዚደንት ኣፍሊጠን ኣለዋ ኣብ ትግራይ ኣብ ውሽጢ 3 ዓመታት 53 ቶን ወርቂ ከም ዝበኸነ ተገሊጹ ኣብ ትግራይ ካብ 2015 ክሳብ 2017 35 ቶን ወርቂ እንትትዕደን ሰኣን ብቴክኖሎጂን ሙያን ዝተደገፈ ዕደና 53 ቶን ወርቂ ከም ዝበኸነ ተሓቢሩ ዘሎ ኣብ ትግራይ ካብ 2015 ክሳብ 2017 ዓ.ም ግዝ 35 ቶን ወርቂ ከም ዝተዓደነን ኣብ ከይዲ እዚ ድማ ሰኣን ብቴክኖሎጂን ሙያዊ ዝተደገፈ ዕደናን 53 ቶን ወርቂ ከም ዝበኸነ ኣብ ስትራቴጂካዊ ፍኖተ ካርታ 25 ዓመታት ማእኸል ዝገበረ መፅናዕታዊ ፅሑፍ ዘቕረቡ ፕሮፌሰር ምሩፅ ሓጎስ ገሊፆም ኣለዎ። ፕሮፌሰር ምሩፅ ኣብዚ ነዚ ሓበሬታ ዘካፈሉ ውሽጢ መፅናዕትን ስትራቴጂካዊ ፍኖተ ካርታን ማዕድንን ትግራይ ማእኸል ገይሩ ብቢሮ ማዕድንን ኢንስቲትዩት መፅናዕትን ምርምርን ፖሊስ ትግራይ ኣብ ዝተዳለወ መድረኽ እዩ። እዚ ፍኖተ ካርታ 25 ዓመታት ብተበግሶ ብሄራዊ ክልላዊ መንግስቲ ትግራይ ተዳልዩ ሃፍቲ ማዓድን ብዘላቕነት ምልማዕ ኣብ ዕብየት ቁጠባ ትግራይ ምፍጣርን ካብ ዝወፃእ ዝኣት ፍርያታ ምትካእን ልዑል ኣስተዋፅኦ ንክህልዎ ዝዓለመ ምዃኑ ተገሊጹ ኣሎ። ኣብ ዝቕፅሉ 25 ዓመታት ሃፍቲ ማዓድን ትግራይ ብሳይነሳዊ መገዲ ብምሕዳር ንዕብየት ትግራይ መሰረት ኣብ ምንፃፍ ሩይተራ ከም ዝህልዎ እውን ኣብቲ መድረኽ ተሓቢሩ ኣሎ። ኤርትራ ካብ ሕጂ ንድሓር ኣብ ዙርያ ፍሉይ ራፖርተር ሰብኣዊ መሰላት ድሑራት ሃገራት ምስ መሻርክቲ ሃገራት ክትዛረብ ከምዘይትደሊ ፍሊጣ። ኤርትራ ካብ ሕጂ ንድሓር ኣብ ዙርያ ፍሉይ ሪፖርተር ሰብኣዊ መሰላት ድሑራት ሃገራት ምስ መሻርክቲ ሃገራት ክትዛረብ ከምዘይተደልያ ገሊፃ ዘላ። ምስሪ ጉዳይ ወፃኢ ዑስማን ሳላሕ በስመራ ንዲፕሎማስኛታት ኣብ ዝሃቦ መብርሂ ነዚ ናይ መንግስቱ መርገፂ ብወግዒ ንዲፕሎማስኛታት ነጊሩ ኣሎ። ኣብ ኤርትራ ተቆፃፀረ ሰብኣዊ መሰላት ዝኾነ ናይ ፍሉይ ሪፖርተር ፃንዒት ግዜ ምቕፃሉ ናይ ወፃኢ ቀጥታዊ ኢንቨስትመንት ምንጭታት ሓዊሱ ዓለምለኻዊ ትካላት ኣብ ጉዳይ ተሃገር ክመቃቀሉን ናይ ተሃገር ስም ንምፅላም ከም መሳርሒ የገልግላ ኣሎ ክብል እውን ዑስማን ከሲዙ ኣሎ። ሕጂ ኣብ ጀነባ ዓመታዊ ጉባኤ የካየድ ዘሎ ቤት ምክሪ ሰብኣዊ መሰላት ድሑራት ሃገራት ፀንሒት እቲ ፍሉይ ራፖርተር ንምንዋሕ ዝቐረበሉ ናይ ውሳነ ሓሳብ ረቂቕ ኣብ ሰሙን እዚ ድምፂ ክህብ ትፅቢት ይግበር። ትካል ሰብኣዊ መሰላት ኢትዮጵያ ኣብ ትግራይ ዝግበር ግዱድ ወተሃድራዊ ምልመላ ተቃዊሙ። ትካል ሰብኣዊ መሰላት ኢትዮጵያ ኣብ ትግራይ ዝፍፀም ግዱድ ወተሃድራዊ ምልመላ ከም ብዝበዛ ጉልበትን ግበን ኩናትን ንክቁፀር ይኽእል እዩ ክብሎ ጠንቂቑ ኣሎ። ኢሰመኮ ኣብቲ ናይ ቤተ ክነት ተምሃሮ ሓዊሱ ካብ ኣብያተ ክርስትያናት ካብ ቦታት ዕዳጋ ካብ ማእኸላት መዘናግዒ መናእሰይን ብግፋ ካብ ገዛ ናብ ገዛ ናይ ምዕፋን ወተሃድራዊ ተግባር ከም ዝቐፀለ ትረዲእ ኣለኹ ክብል ይገሊፁ ዘሎ። መብዛሕትኦም ዕድሞም ትሕቲ 18 ዓመት ምዃኑ ከም ዘረጋገፀ እውን እቲ ትካል ገሊፁ ኣሎ። እቲ ኣብ ቀረባ እዋን ዝወፀ ናይ ትግራይ ግዱድ ወተሃድራዊ ምልመላ ዘካይድ ኣዋጅ ዓለምለኻዊ ሕጊ ዝተሓሰ ሕገ መንግስታዊ መሰረት ዘይብሉ እዩ ብምባል እውን ናይ ሰብኣዊ መሰላት ጥሕሰታት ምክንያናት ክኸውን እዩ ክብል እዩ ዋና ኮሚሽነር ብርሃኑ ኣደሎ ኣጠንቂቑ ዘሎ። ኣብ ኣብያተ ማእሰርቲ ስዑድ ዓረባ ስታት 200 ዝኾኑ ኢትዮጵያውያን ናይ ሞት ፍርዲ ፅበይ ምህላዎም ተሓቢሩ። ጋዜጣ ሚድል ኢስት ኣይ ካብ ሰበስልጣን ሃገርን ውድባት በርገስ ማሕበረሰብን ምስምዑ ጠቂሱ ከም ዝፀብፀቦ ኣብኣብያተ ማእሰርቲ ተሃገር ዝርከቡ ኢትዮጵያውያን ስደተኛታት ዓረብኛ ዝተፅሓፈ ሰነድ ንክፍርሙ ብፖሊስ ከም ዝግደዱ ብምስጢር ዝተዘራረቦም ኢትዮጵያውያን ከም ዝገለፅሉ ፀብፃብ ጠቂሱ። ኣብቲ ካሚስ ሙሻይት ዝተባሃለ ቤት ማእሰርቲ ጥራሕ 58 ኢትዮጵያውያን ስደተኛታት ተኣሲሮም ከም ዘለዉ እቶም እስራት ምግላፆም ፀብፃብ ኣመልኪቱሎ። ዝሓለፈ ርሑ መያዝያ ናይ ሞት መቕፃዕ ዝተፈፀመሎም ካብ ትግራይ ዝኸዱ 3 ኢትዮጵያውያን እስራት ስምቲ ናይ ዜና ምንጪ ኣብ ፀብፃቡ ኣካቲቱሎ። ኣብ መወዳእታ ሰራዊት ሱዳን ኣብ ደቡብ ኢትዮጵያ ትርከብ ስትራቴጂካዊት ከተማ ኩምብሮክ ንምምዛዕ ሰፊዕ መጥቃዕ ተኸፊቱ ተባሂሉ። ናይ ሱዳን ሰራዊት ኣብ ደቡብ ኢትዮጵያ ኣብ ዝርከብ ግዝኣት ብሉ ናይል ናይ ትርከብ ስትራቴጂካዊት ከተማ ኩምብሮክ ካብ ኣርኤስኤፍ ንምምዛዕ ሰፊሕ መጥቃዕቲ ከም ዝኸፈተ እዩ ተገሊጹ። እቲ ፅዋሃዊ ደገፍ ኣርኤስኤፍ መሻርክቱ ነተኻ ተማ ካብ ዝቆፃፅርዋ ኣብ ዝሓለፈ ወርሒ መጋቢትን ፍርቅን እዩ ነይሩ። እቲ ሰራዊት ኣብ ቀረባ ግዜ ብዘካይዶም ዘሎ ናይ መጥቃዕቲ ወፍርታት ኣብ ጥቓ ደቡብ ኢትዮጵያ ደቡብ ሱዳን ዘሎ ሓያሎ ከባብታት ካብ ህፁፅ ሓይሊ ከም ዘሕደገ ክገልፅ ፀኒሕሎ። ኣብ ብሉ ናይልን ደቡብ ኮርዶፋን ዝንቅስቃስ ዕጡቅ ምንቅስቃስ ሓርነት ህዝቢ ሰሜን ሱዳን ምስቲ ፈጣን ውሃብ ደገፍ ወጊኑ ይዋጋእ ከም ዘሎ እዩ ዝንገረሉ።
3: ኣካል ናይቲ እናዓበየ ዝኸይድ ዘሎ ዓለማዊ ጉጅለ ብምዃን ልዕሊ 25,000 ኣውስትራልያውያን ሓደስቲ ሚልዮነራት እዮም። ስዊዘርላንዳዊ ባንኪ ዩቢኤስ ዓለማዊ ሃብቲ ካብ 2017 ንድሓር ብዝቐልጠፈ ናህሪ ሰፊሑ ክብል ደምዲሙሎ። ስለምንታይ ከምኡ ከም ዝኾነ ኣብዚ ተገሊጹሎ። ብስዊዘርላንዳዊ ባንክ ዩቢኤስ ኣብ ቀረባ ግዜ ዝወፀ ጸብጻብ ዓለማዊ ሃብቲ ግሎባል ዌልት ሪፖርት ኣብ መላእ ዓለም ዝያዳ ሚልዮነራት ይቕልቀሉ ከም ዘለዉ ክሕብር እንከሎ፣ ዘይምዕሩይነት ግን እናዓሞቐ ይኸይዳሎ ይብል። ሕጂ ኣብ መበል 17 ሕታሙ እቲ ጸብጻብ ኣብ ኣሜሪካ፣ ገለ ክፋል ኤውሮጳ፣ ኤሽያ ፓሲፊክ፣ ማእከላይ ምብራቕን ኣፍሪካን ወሲኽካ ሃብቲ ኣብ መላእ ዕዳጋታትን ዞባታትን ብኸመይ ይፍጠርን ይዝርጋሕን ይከታተል። ብመሰረት ሓበሬታ ዩቢኤስ ኣብ 2025 ዓለምና ንሳልሳይ ተኸታታሊ ዓመታ ዝያዳ ዝሃብተመት ኮይና ኣላ። ጠቕላላ ውልቃዊ ሃብቲ ብ18.8 ሚታዊት ወሲኹ ካብቲ ኣብ 224ን 223ን ዝተረኽበ መጠን ድማ ልዕሊ ዕፅፊ ከይዱ። ኣብ ዩቢኤስ ናይ ሓባር ፕሬዚደንት ዓለማዊ ማሕደረ ሃብቲ ዝኾነ ይቕባል ካህን ነዚ ወሰኽ ብምኽንያት ዝተቐየሩ ቁጠባዊ ኩነታት ቴክኖሎጂካዊ ለውጥታትን ሓደስቲ ምንጪ ዕድላት ኣብ ኩሎም ዕዳጋታትን እዮም ክብል ገሊጹ። እቲ ጸብጻብ ብተወሳኺ ዶላር ኣሜሪካ ከም መዐቀኒ ተጠቒሙ ንብዙሓት ሚልዮነራት እውን ይከታተል እዩ። 1,000,000 ዶላር ኣሜሪካ ኣሳት 1.4 ሚልዮን ዶላር ኣውስትራልያ እዩ። ኣብ ዝሓለፈ ዓመት ኣሳት 1,000,000 ሓደስቲ ሰባት 7 ሃዝ ዘለዎ ጽሩይ ሃብቲ ከም ዘኸዕበቱ ኣረጋጊጹ። እዚ ድማ ኣብ ነፍሲ ወከፍ መዓልቲ ልዕሊ 2,600,000,000 ዶላር ምዝማጣጠን መጠን ማለት እዩ። ኣሜሪካ ዳርጋ ፍርቂ ናይዚ ዕብየት ዝቆመት ክትከውን እንከላ ልዕሊ 25,000 ኣውስትራልያውያን እውን ሓደስቲ ሚልዮነራት ኮይኖም። ይኹን እምበር ዩቢኤስ ብዝለዓለ ኣታዊ ዘለዎም ሰባት ብውሕድ ዝጽሎን ዝያዳ ቅኑዕ ስእሊ ዝህብ ምዃኑ ዝፍለጥን ኢሉ ዝገለጾ ብብዝሒ ዝረአ ሃብቲ ወይ ሚድያን ዌልት ኣብ መብዛሕትአን ኣብቲ መጽናዕቲ ዝተኻተተ ሃገራት ምንቁልቋል ኣርእዩ። ኣውስትራልያ ብሚድያን ዌልት ብኣሳት 220,000 ዶላር፣ ኣሜሪካ 320,000 ዶላር ኣውስትራልያ ማለት እዩ። ድሕሪ ላክሰምበርግን ቤልጅምን ተሰሪዓ ኣብ ሳልሳይ ደረጃ ትርከብ። ሳውል ኤስላክ ብነፃ ዝሰርሕ ስነ ቁጠባዊ ምሁር ኮይኑ ኣብ መንጎ ማእከላይ መጠን ሃብትን እቲ ዝለዓለ ሃብቲ ወይ ዝሃብቶሙ ዘሎ ክፍተት ሃብቲ እናሰፍሐ ይኸይድ እንተሃለዎ እኳ ሃብቲ ኣብ ኣውስትራልያ ካብ ካልኦት ሃገራት ብዝያዳ ብማዕረ ዝተዘርግሐ እዩ ኢሉ ይኣምን። ብኣንጻሩ ኣብ ኣሜሪካ እቲ ማእከላይ ሃብቲ ስድራ ቤታት ልዕሊ 10 ዕፅፊ ናይቲ ሚድያን ሃብቲ ስድራ ቤታት እዩ። ስለዚ እወ ሃብቲ ኣብ ኣውስትራልያ ማዕርነት ብዘይብሉ ወይ እንተወሓደ ብዘይማዕረ ዝተዘርግሐ እዩ። ግን ካብ ኣሜሪካን ብዙሓት ካልኦት ተመሳሰልቲ ዝኾነ ሃገራትን ብውሑድ ዘይማዕርነት ዝተዘርግሐ እዩ ክብልካ ኢስላክ ይውስኽ። እቲ ሕቶ ግን ብድሕሪ ዝዕብየት ዘሎ ምኽንያት እንታይ እዩ ዝብል እዩ። ኣብዚ መጽናዕቲ ከም ሚልዮነር ተመዲቦም ማለት እቶም ሰባት ኣብ ባንክ ሚልዮናት ዶላራት ኣለዎም ማለት ኣይኮነን። ነዚ ጸብጻብ ዘዳለወ ዩቢኤስ ንመብዛሕትኦም ኣብቲ መጽናዕቲ ዝተኻተቱ ተራ ሚልዮነራት ዋና ባዕሉ ዝነብሮ ኣባይቲ ኣብኡ ክነብር ሓሲቡ ሓደ ሰብ ዝገዝኦ ኣባይቲ ማለት እዩ እቲ ሓደ ዝዓበየ ንብረት ዝውከል ምዃኑ ኣነጺሩ። ብኻልእ ኣዘራርባ ብዘይ ዝኾነ ጭቡጥ ወሰኽ ናይቲ ንሃልኪ ዝጥቀምሉ ኣታዊታቶም ምውሳኽ ዋጋ ኣባይቲ ጥራዩ ንብዙሓት ሰባት ናብ ደረጃ ሚልዮነር ኣደይብዎም ይብል እቲ ጸብጻብ። ይኹን እምበር ሓደ ንብረት ምዝሽየጥ መስርሕ ዕድጊ ድማ ተፈጺሙ ምዝውዳእ ጥራዩ እቲ ኣባይቲ ናብ ገንዘባዊ ሃብቲ ዝቕየር ወይ ገንዘባዊ ሃብቲ ዘመንጩ። ኣብ ኣውስትራልያ ብሓፈሻ ኣብ ዝሓለፉ 5 ዓመታት ዋጋ ናይቶም ዋናታቶም ዝነብሩሎም ኣባይቲ ክውስኽ እንከሎ ኣብ ቀረባ እዋን ብዶሜይን ዝተገብረ መጽናዕቲ ግን ዕዳጋ ኣባይቲ ይወርድ ክህሉ ከም ዝኽእል እዩ ዝሕብር። እዚ ምንቁልቋል ብተወሳኺ መንግስቲ ኣብ ኔጌቲቭ ጊሪንግን ግብሪ ኣብ መኽሰባት ካፒታልን ወይ ካፒታል ጌንስ ታክስ ዝገበሮ ለውጢ ኣብ ባጀት ከምኡ እውን ኣብዚ ዓመት ዝወስኾም 3 ተኸታተልቲ መጠናት ወለድ ስዒቡ ዝመጸ እዩ። እቲ ጸብጻብ ከም ጾታ ወይ ዕድመ ዝኣመሰሉ ረቋሒታት ንዓለማዊ ሃብቲ ወይ ግሎባል ዌልት ብኸመይ ይጸልውዎ ግን ኣይገለጸን። እንተኾነ ግን ኣብዚ ንሃብቲ ወይ ዌልት ዝምልከት ግድል ካልእ ተወሳኺ ኣካል ኣሎ ድዩ? እቲ ነዚ ጸብጻብ ዘዳለወ ዩቢኤስ ብተወሳኺ ነቲ ብጂኒ ኮኤፊሽንት ዝፍለጥ ተወሳኺ ኣካል ኣብ ግድል ሃብቲ ኢሉ ዝገለጸ እውን ተንቲኑሎ። እዚ ንዘይማዕርነት ካብ ዜሮ ማለት ሃብቲ ሙሉእ ብምሉእ ብማዕረ ዝካፈለሉ ክሳብ 1 ማለት እቲ ዝሃብተመ ሰብ ኩሉ ሃብቲ ዝውንኖ ኣብ ዝብል መለክዒ ሚዛን ይዕቅኖ። በዚ ማዕቀኒ መሰረት ኣውስትራልያ 0.53 ጂኒ ኮኤፊሽንት ረኺባ። ካብቲ ኣብ 224 ዝነበረ 0.55 ዝተሓተ ማለት እዩ። እዚ ማለት ኣብቲ ሃገር ዘይማዕርነት ኣብ ዝሓለፈ ዓመት ጎዲሉ ማለት እዩ። ኣውስትራልያ ብተወሳኺ ካብ 56 ሃገራት ኣብ መበል 52 ደረጃ ክትስራዕን ከላ ስሎቫኪያ ኣብቲ መጽናዕቲ እታ ዝወሓደ ዘይምዕሩይነት ሃብቲ ዘለዋ ኮይና ተረኺባላ። ብኣንጻሩ ሕቡራት ኢማራት ዓረብ ሩስያን ደቡብ ኣፍሪቃን ዝለዓለ ዘይምዑሪነት ሃብቲ ከም ዘለወን ተረጋጊጹ። እቲ ጸብጻብ ጂኒ ኮፊሽንት ናይ ገዛ ርእሱ ኣእምሮ ክህልዎ ከም ዝኽእል ኣሚኑሎ። ሓንቲ ሃገር ሃብታም ኮይና ማዕርነት ዘይብላ ክትከውን ትኽእል እያ። ግን ከ ሃብታምን ሙሉእ ብምሉእ ማዕርነት ዘለዋን ክትከውን እውን ትኽእል እያ ወይ ድማ ብኣንጻሩ ክብል ነዚ ምኽንያት ዝኸውን ብምግላጽ ጸብጻቡ ደምዲሙሎ።

0: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን። እዋናዊ ዜናታት፣ ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ረኸቡ። sbs ትግርኛ ምስማዕ ኣጊብኩምሉ ዶ? ኣብ ፌስቡክና ኣቲኹም እትዝርርብ ቀጽልዎ። ሓሳብኩም ኣካፍሉን ላይክ ግበሩናን። sbs ትግርኛ ኣብ ፌስቡክ።
1: ኩራ ሰማዕትና፣ ብዝሓለፈ ሰሙን ካብ ዝተፈላለዩ ከባቢታት ዝመፁ ናይ ቀደም ናይ ዩኒቨርሲቲ ኣስመራ ተኣኪቦም ነይሮም። ናይ ዝርከብ ዕላማ ነዚ ንምውዳብ ዝተሓልፈ ላዕልታትን ውፅኢታቱን መጻኢ መደባቱን ዝምልከት ካብ ምስካብ ኣዋሃርቲ ናይቲ መደብ ምስ ኣሌክሳንደር ጣዕሚ ፎቶ ዝተገብረ ዕላል ቀዳማይ ክፋል ዝሓለፈ ሰሙን ኣቕሪብና ነርና። ሎሚ ናይ መወዳእቱ ክቐርብ እዩ። ብቐጥታ ናብኡ ከብለኩም።
2: ስለዚ ማለሲ ቀሊል ሓይሊ ኮነን ከም ዝረኣነየ ማለት እዩ። ክንዲዚ ዝኣኽሉ እሞ ከዓ ኣብ ዝተወሰኑ ምናልባት ካብ ኣውሮጳ ይመፁን ኮኑ ካብ ኣውስትራልያ እውን ኣይመፁን ትማል ናዕለል ነርና። ሓደ ፒኤችዲ ዘለዎ ስምራ ዩኒቨርሲቲ ተማህረ እንታይ ደኣ ዘይከትካ ገለ መለብሎ ነረ። ኣነ እውን ተሳተፍኩ ስለዝተማሃርኩ ማለት እዩ። ናይ ስምራ ዩኒቨርሲቲ ብዙሓት ኣለዉ ኣብ ሙሉእ ዓለም ፋሒሉ ዘሎ ማለት እዩ። ግን እቲ ዝረኣናዮ ከዓ ቀሊል ሓይሊ ሰብ ኣይኮነን። እዚኦማ እንታይ ይገብሩ ነይሮም ክሳብ ሕጂ? እንታይ ዮም ኣበርክቶ ዝገበሩ ንኤርትራ? ብሕጂ ከ እንታይ ዮም ክገብሩ ዝብል ናይ ብዙሓት ሕቶ ኣልዒሉ ሞ ማለት እዩ። ኣብ ገሊኡ ዝተማሃረ እውን ዘሎ ኮይኑ ኣይስምዖን ወይ ፋሒሉ ጠፊኡ ብኡ ገይሩ በኒኑ ዝተማሃረ እውን ኢሉ ዝሓስብ ኣሎ። ብገሊኡ ተስፋ ዝሕድር ክኾን ከሎ ብገሊኡ ድማ ክሳብ ሕጂ ሲ እንታይ እዮም ዝገብሩ ነይሮም? እዚኦም ሲ ንኤርትራ ሰላሕ እንቲ ይገብሩላን ብሕጂ ከ እንታይ እዮም ክገብሩላ ዝብል ሓሳባት ይቀላቀል ኣሎ ሞ እንታይ እዩ ማለት እንታይ ከም ክትገብርሉ ትኽእሉ ነቲ ሕብረተሰብ ማለት እዩ ከም ምሁረት
3: ፅብቕ ትሕቶ? ምክንያቱ እንታይ ይመስለካ? ንሕና ዘምሃረና ህዝቢ ኣሎ። ዘምሃረና ህዝቢ ሕንኡ ክንፈልዮ ወይ ክንፈልዮ ግቡእ
2: ክንክሕሶ።
3: ስለዚ ክንክሕሶ ማለት እዩ። ክንፈልዮ ዘይኮነ ሰዓ ኔጋቲቭ ከይትኸውን ክንክሕሶ ግቡእና እዩ። ስለዚ ግቡእና ንክንገብር ድልዋት ኢና ንሕና ካብ መጀመርያ ኣነ ካባ ጀሚርካ እቲ ዝድለውን ሳክሪፋይስ ንክንከፍል።
2: ብግብሪ ግን ከመይ ክከኣል? እዚ ብግብሪ
3: ብግብሪ ዝከኣል እንተኮይኑ ኣይ ቲንክ ሓደ ክንሪኦ

0: You're listening to SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: The highest PhD holders We do have a lot of people, a lot of resources. Again, I think that is something to be seen. ويز كسقيلا خم متخاب مسعسع كم زولو ينو من شاولو مزاربو مسعسع الى احد ياخذ الراخب ولا سني وخاك الى راح ياخذ الراخب نزبل تحطو كم عباي كابتي بارت اوف ذا سيرفي كويستشنز كم قريبه اجي ملسي رخيبنا لنا اجيت ملسي رخيبنا زلنا كنريه انا خممي انا نعوم من قاء نابي كانزا نابي نخي نزبل كنزارا روينا مالتي أقرأها مالت it's probably كمزي جنا يو جنا أي بسلاً خنفسلو إنا مالتي
3: نعم ودات حتى من البعض مالس أسمرا إنفرس خبال كلوسي كاب جزي أب جزي إيكوبيا إرتراحي ذات تخلا خابوت حيزون ديو تي إنفرسي قويمو ቀድሚ ኡዝ ነበሩ ካብ ኢትዮጵያ ውያን ክኾኑ ክእሉ ካብ ካልእ ሃገራትን ኣባላት ናይቲ ዩኒቨርሲቲ ወይ ማሕበረሰብ ናይቲ ኣባላት ናይቲ ማሕበረሰብ ናይቲ ዩኒቨርሲቲ እዮም ካልእ እውን ብድሕሪ ናፅነት እውን ኮሌጃት ኣለዋ ማለት ካብቲ ዩኒቨርሲቲ ወፃኢ ማለት እዩ ነዚኣቶም ብኸመይ ኹም ኣኮመደት ወይ ኣብኡ ሲ ክሳተፍሉ ዝኽእሉ ኣሎ ድዩ ወይስ እቶም ዩኒቨርሲቲ ኣስመራይ ከይትዓፅወት ከላ ዝነበረቶ እዋን ዝነበርኩም ጥራይኹም بدحنا تنزل له مالتي يو زكاتت زي
2: عامتو كابتن تشالنجز بلتان زرسع وانا قال انت لا نسع تعباي تشالنج ان فاكت كنت تفولتو زي از يونيفرسيتي اب شان شاتن ايتن حمسان جومان ثاني تمسريت
3: نو
2: اجي كابتن جومان ثاني ايتن حمسان جومان ثاني كساب اجي حسبو سوسان قالن عمل بوزح تمهارو زفري ان فاكت በዓል 50s 60s 70s ካብ ኢትዮጵያ መጽዮም ዝመሃሩ ነይሮም ኣብ ናይ ሱዳን ካብ ሱዳን ዝተማሃሩ እውን ሰባት ነይሮም እታ ዓባይ ማሕንቆ ዝነበረት ወይ ከዓ ቻለንጅ ዝነበረት ንዓና ብዶ ዝነበረት ነዞም ሰባት ከመይ ትረኽቦም ንገሊኦም ሰባት ትረኽቦም ኣብ ገሊኡ ሪታየር ዝገበረ ይኸውን ወይ ገሊኡ ዘየለ ይኸውን ወይ ገሊኡ ክርከብኣብ ከምዚታት ክሳተፍ ዘይደሊ ይኸውን ብመንፅሩ ከዓ ነተን ኮሌጃት እውን ነረን ሕጂ ናይቶም ኮሌጃት ኣነ ኣብ 97 ክላስ ኦፍ 97 ግራጅዌት ዝገበርኩ ማለት ዝገበርኩሉ 97 ስለዚ እቶም ኣብኡ ዝነበርኩም ሲ ተካብታ ሕሜታ ዝረኣኽዋ ኮንስትራክቲቭ እያ ኦብቪስሊ ናይ ተስዓታት ዝነበርኩም ጥራሕ ይኹም እቶም ካልኦት ስለምንታይ ዘሳተፍኩምዎም ዝብል ምርካቦም ኣፀጋሚ ስለ ዝነበረ እዩ ክትረኽቦም እውን ኣፀጋሚ እዩ ሕጂ ነቶም ውሕዳት ዝረኸብናዮም ከባነይ
3: ስለዚ በዕልኹም ኢኹም ትረኽብዎም ነርኩም ወይስ ክንፎት ነይሩ ትዕድመ
2: ዕድመ ኢንፋክት ንተምሃረ ወይ ኣብኡ ዝተመረቐ ጥራሕ ከማን ዘይኮነስ ንፓብሊክ እውን ክፉት ነይሩ ምክንያቱ ዕላማና እንታይ እዩ ሜቢ ኣብ ኣስመራ ዩኒቨርሲቲ ወይ ከዓ ኣብ ኮሌጃት ከይተምሃርካ ክትከውን ትኽእል ኢኻ ግን ኣብዚ ምስ መፃኻ ብዙሕ ነገር ዘፍረኻ ምስኣቶም እውን ዝተምሃርካ ኢንፋክት ነቶም ናይ ኣዲስ ኣበባ ዩኒቨርሲቲ ዝተምሃሩ ወይ ኣለማያ ኮሌጅ ወይ ከዓ ኮሌጃት ኣብ ኢትዮጵያ ዝተምሃሩ እውን ክንረኽቦም ፈቲና ምፁ እውን ኢልናዮም ምክንያቱ እዚ ዓብ ኔትወርክ ምፍጣር እዩ ካሊእ ወላ ሓንቲ ዕላማ የብሉን
3: ስለዚ ኣብዚ ሲ እታ ሕቶ ክመፅእ ክእል ንድሕርከምኡ ኮይኑ ኩሉ

0: ኮይኑ ኣስመራ ዩኒቨርሲቲ ምባል ተሪፉስ ብኮሌጅ ሓለፉ ወይ ከዓ ዝተመረቑ ናይ ዩኒቨርሲቲ ምሁራት እንተ ዝበሃል ዝብል ሓሳብ ኣይቀርብ እንዶ ማለት ንኩሉ እንድሕር ኮይኑ ማለት እዩ ኣብ ካልእ ዝተመረቑ እንድሕር ኮይኖም ናይ ዩኒቨርሲቲ ምሩቓት ወይ ብኮሌጅ ሓለፉ ዝኾነ ክፉት እዩ እንተ ዝበሃል ምክንያቱ ናይ ኣስመራ ዩኒቨርሲቲ እንድሕር ተባሂላስ ብዛዕባ ኣስመራ ዩኒቨርሲቲ ጥራይና ክንዛርብ ማለት እዩ
1: ካብታ ሓንቲ እንታይ እዩ ሃናፂ ርእቶ ዝመፀ እንታይ እዩ ንስኻትኩም ሲ እንታይ ኣስመራ ዩኒቨርሲቲ ጥራሕ ትብሉ እቶም ኮለጃት ከ ዝብል ምክንያቱ እቶም ኮለጃት ሕጂ ንዓይ ዝነኣስሓወይ ኣብ ኮለጅ ማይ ነፍሒ ይኸይዱ ሕጂ እዋ እንድሕር ኔትወርክ ክትገብሩ ዘልኹም ደ ንሕና ኸ ዋላ ዩኒቨርሲቲ ኣስመራ ወይ ኣስመራ ዩኒቨርሲቲ ተማሃርና ንበር ንሕና ዝተማሂርና እንዲና ዝብል ሃናፂ ርእቶ ነይሩ ክንጅምርን ከለና ምናልባት እቲ ፍላየር እውን ርኢኻ እንተ ደኣ ኾንካ ኣናውንስ ክንገብር ከለና ኣስመራ ዩኒቨርሲቲ ሪዩኒየን እዩ ዝብል ሕጂ እንታይ ወሲኽናሉ እንድሕር ርኢኻ ይኾንካ ኣሎምናይ ቲቸርስ ፋሚሊ ኤን ፍሬንድስ ትብል ተመፅያ ማለት እዩ ድሕሪኣ ግን እታ ፋሚሊ ኤን ፍሬንድስ ትብል ፋሚሊ ፍሬንድስ ካልእ እዩ ግን እተን ኮለጃት ኣይሓወስኩም መንናኣንን ሪኮግናይዝ ኣይገበርኩም መንን ሪፕረዘንትድ ኣይኮናን ብዝብል ርእቶ ክመፅእ ስለዝጀመረ ኣብኡ ሓቂ እዚ ተባሂልና ምስቲ ጉጅለ ምስ ተሰማዕና ኮለጃት እውን ክኣትዋ ኣለዎን ተባሂሉ ዝኣተወ እዩ ነይሩ ስለዚ ኢንፋክት ከምዚ ዝብሎ ዘለካ እቲ መበገሲ እዩ ኣስመራ ዩኒቨርሲቲ ምክንያቱ ምናልባት ንሕና እውን ኣስመራ ዩኒቨርሲቲ ዝተማሃርና ኦርጋናይዝ ስለዝገበርና ወይ ኮኦርዲኔት ስለዝገበርና ይኸውን ይኽእል ግን እቲ ሃየር ኤጁኬሽን ኢልና እውን ሓደ መዓንቲ ተማለ ዲ ከምኡ ብለኒ ነሩ ሃየር ኤጁኬሽን ዘይትብልዎ ገለብል ነሩ ግን እቲ ኣስመራ ዩኒቨርሲቲ ካ ትሽሙ ክህሉ ኣለዎ ኢንፋክት ሓደ ካልእ ሰብ ከዓ እንታይ ብል ነሩ ሳንታ ፋሚልያ ዝብል ሽም ከበየሎ ገለ ስለዚ ብዙሕ ነገር
0: ንዓን ማለት ነቲ ሰባት ዘልዕልዎ ሕቶታት ንምልዓለ ኣበጊሴ ብዝኾነ ብጣዕሚ ዕውት ክስታይ ከምዝነበረ ኣኼባ ከምዝነበረ ብዝተፈላለየ መልክዕ ይግለፅ ኣሎ ኣብዚ መፅእ ድማ ፍሬኹም ተራእዩ ነቲ ህዝቢ ነቲ ሃገር እውን እወታዊ ዝኾነ ኣበርክቶ ክገብር ናይ ኩሉ ሰብ ትፅቢት እዩ ስለዚ ናይ መወዳእታ ምናልባት ከተመሓላልፎ ትደሊ መልእኽቲ ተልእ ካ ዕድል ክበካ ሞ ክንውድእ
1: ክብረት ይሃበለይ ኣብዝቅፅል እውን ንስኻትኩም በዓል ኣብ ኣውስትራልያ ዘለኹም ኣብ ኒውዚላንድ ካብ ካልእ ተዕላማ ኔትወርኪንግ ካብዚ እውን ናበይ ንቅፅል እንታይ ኣገልግሎት ክንህብ ንኽእል ነቶም ሓደሽቲ መፃእቲ እውን እንታይ ክንሕግዝ ንኽእል ዝብል ነገራት ስለ ዘሎ ንስኻትኩም ክትሳተፉ ተስፋ ንገብር ካልእ ዕላማ ወላ ሓንቲ የብልናን ነዚኣ ንምግባር ስለዝኾነ እቲ ብድሆታት ክንብድሆ ተዳሊና ኣለና እቲ ዝግበር ማለት ሓንቲ ነገር ካብ ዘረኣየና እዚ ሪዩኒን ናይ እዚ ዝሓለፈ ክልተ መዓልቲ ወይ ሰለስተ መዓልቲ ንሱ እዩ ብድሆታት ክብድሕ ከምዝኽእል ብምንታይ ጌርና ክንብድሆ ከምንኽእል እቲ ሰብ እውን ኣብ ምንታይ ደረጃ ከም ዘሎ ክንግንዘብ ክኢልና ኣለና እቲ ዝኣከብናዮ ዴታ እውን ሓጋዚ እዩ ስለዚ ሰብሲ ፀሚዕዎ ዘሎ ነገራት እንታይ ምኳኑ ክርዳእና ስለዝኽእለ ፅቡቅ ዝኾነ ምቅፃል ክገብረልና እዩ ዝብል እምነት ኣለኒ ንኩሉ ክፉት እዩ ፖለቲካዊ ኣረኣያ ሃይማኖታዊ ኣረኣያ ኣብ ቦትኡ እንከሎ እዩ እዚ ስለዚ ዘይምሕፋር ምስታፍ ምስተሳተፍካ ኢኻ ከዓ ኣነስ ከምዚ ዝመስለኒ ኣነ ከምዚ እየ ክገብር ኣበርክቱ ኩሉ ሰብ ስቆታ ኣበርክቱ ክዝርግሕ ክኽእል ኣለዎ ኣበርክቱ ከይገበርካ ግን ኣብ ደገ ኮንካ ለውጡ እውን ከተምፃኢ ትኽእልን እዩ ካብቲ ዝግበር ዘሎ ምትእኽኻብ ስለዚ እዚኣ እየ ክላብዎ ዝኽእል ቤነ ክብረት ይሃበለይ ስለ ግዜ
0: ይቀኒለይ ኣሌክስ ፅቡቅ ዕድል
2: እዚ ትሰምዕዎ ዘለኹም መደብ ብቋንቋ ትግርኛ ዝፍኖ ሬድዮ ኤስቢኤስ እዩ

0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: ከኤስቢኤስ አማርኛ ጋር ነው በሞባይል ኦንላይንና ሬዲዮ የዛሬውን ስርጭታችንን የምናስተላልፍባት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ሰኞ

ሰኞ ሰኔ 29/2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ሰኞ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶች ተካተዋል። ሀገርኛ ሪፖርት ኢሰመኮ በትግራይ ክልል ከመንግስት መዋቅር ውጪ በሚገኝ ታጣቂ ቡድን የሚፈጸም የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ማለቱን ቀዳሚ ትኩረቱ አድርጓል። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድማለን። አውስትራሊያ ውስጥ ከጋዛ ጦርነትና ከቦንዳይ የሽብር ጥቃት ጋር ተያይዞ የጸረ ሙስሊም ጥላቻ መናሩ ተመለከተ። የተቃዋሚ ቡድን መሪው ዋን ኔሽን ሀገር ለመምራት ብቁ አይደለም አሉ። ኖርዌይ ብራዚልን 2-2 ረታች የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የ2023ቱን የጋዛ ጦርነትና የቦንዳይ ጥቃትን ተከትሎ የጸረ ሙስሊም ጥላቻ አውስትራሊያ ውስጥ እየናረ መምጣቱን አንድ አዲስ ጥናት አመልክቷል። የታክሊንግ ሄት ላብ ሪፖርት እንዳመለከተው ከሆነ ከ2023 ከ2026 ባሉ ጊዜያት ከአንድ ሚሊዮን በላይ የማኅበራዊ ሚዲያ ስርጭቶችና በመቶዎች የሚቆጠሩ የጸረ ሙስሊም ክስተቶችን መርምሮ ትንታኔ አካሂዶባቸዋል። ሪፖርቱ ከኦክቶበር 7 2023 ጥቃት በፊት በቀን 18 ያህል የማኅበራዊ ሚዲያ ስርጭቶች የነበሩ ሲሆን ከዚያ በኋላ ገና በቀን 120 የማኅበራዊ ሚዲያ ስርጭቶች የቦንዳይ ጥቃትን ተከትሎ እጅጉን አሻቅቦ በቀን 1900 ያህል ጥላቻ ዘል ስርጭቶች በማኅበራዊ ሚዲያ ላይ መሰራጨታቸውን አመልክቷል። የፌደራል ቅንጅት መሪ አንገስ ቴለር ጥምረቱ ከዋን ኔሽን ጋር ለመጣመር እቅድ የሌለው መሆኑን አስታወቁ። አቶ ቴለር ምንም እንኳ አውስትራሊያውያን በኑሮ ውድነት የተማረሩ ቢሆንም ዋን ኔሽን ሀገር ለመምራት ብቁ መሰናዶ ያለው ፓርቲ አይደለም ብለዋል። የተቃዋሚ ቡድን መሪው ከቻናል 9 ጋር ባደረጉት قال من اللي سيناجروا
1: الرشوت الفلسطيني ترצתا بشوط لمشيخ
2: We do understand that grievance and anger it's real we don't think and I don't think
0: قطانا قريتاو اون مونو نردالن انيا وان نيشن لزا ملاشوچين يسطال بلن اناسبم انيم علاسبم يي يا اند سو توونا نو كلم يا اند سو توونا هونو ياللوم ሁሌም የሚሆነውም ያንድ ሰው ትወና ሆኖ መቀጠል ነው ብለዋል። ለሁለት ቀናት የተከናወነው የተቃዋሙ የቀድሞው የኢራን መሪ አስክሬን ስንብት ተፈጽሟል። ቴህራን ለአያቶላህ አሊ ሆሚኒ የቀብር ስነ ስርዓት ፍጻማ ዝግጅት ሂደቷን አስክሬናቸውን በኢራንና አጎራባቿ ሀገር ኢራቅ ከተሞችን አካቶ እንዲመዘዋወር ተመልክቷል። በተካሄደው የአያቶላህ መታሰቢያ ስነ ስርዓት ወቅት ሞት ለአሜሪካና ሞት ለእስራኤል የሚሉ መፈክሮች ሲስተጋቡ ተሰምቷል። ይህ በእንዲህ እንዳለም እስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁ መንግስታቸው ምስራቅ ኢየሩሳሌም ውስጥ ሰፈራ ማስፋፋቱን እንደሚቀጥል አስታውቋል። በ1967ቱ ጦርነት የተቋጠረችውን የዌስት ባንክና ጋዛ አክሎ እስራኤል ለሰርት አመታት የእስራኤላውያን ሰፈራ ከከተማይቱ ለማስፋፋት ስትጥር ቆይታለች። አቶ ኔትንያሁ አቻሮት በሚገኘው አንድ የቅርስ ማዕከል መክፈቻ ስነ ስርዓት ላይ ተገኝተው ባሰሙት ንግግር አካባቢውን በስፋት ለመቆጣጠር ለማታዊ ተግባርን ማጠናከር እንደሚገባ ተናግረዋል። አክለውም የፍልስጤም ባለስልጣናት በቀላሉ ከቤተልሔም ወደ ኢየሩሳሌም መዝለቅና ከተማይቱን መክፈል ይሻል፣ እኛ ደግሞ ሐርሃሙንና ጊቫት ሐማቱስን ገንብተናል፣ ዛሬ ኢየሩሳሌምን ክብር ለማስጠበቅ እናሰፋዋለን፣ አዲስ የሚገነቡት ቤቶችም የትውልዱ ውርሳ አሻራ ሆኖ በትውልዶች ሲዘከር የሚቆይ ይሆናል ብለዋል። በዚሁ ወደ የውጭ ምንዛሪ ተመና መራለን። አንድ የአውስትራሊያ ዶላር 110 ኢትዮጵያ ብር ከ85 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 69 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰባለን። ሲድኒ ይዘንባል፣ ዝቅተኛ 12 ከፍተኛ 18። ሜልበርን በከፊል ደመናማ ይሆናል፣ ዝቅተኛ 3 ከፍተኛ 13። ብሪስበን በከፊል ደመናማ ይሆናል፣ ዝቅተኛ 12 ከፍተኛ 21 Perth ፀሐያማ ሆኖ ይውላል ዝቅተኛ 9 ከፍተኛ 21 Adelaide በከፊል ደመናማ ይሆናል ዝቅተኛ 7 ከፍተኛ 17 Hobart ይዘንባል ዝቅተኛ 2 ከፍተኛ 13 Canberra በከፊል ደመናማ ይሆናል ዝቅተኛ መቀነስ 1 ከፍተኛ 14 Darwin ፀሐያማ ሆኖ ይውላል ዝቅተኛ 21 ከፍተኛ 32 አዲስ አበባ ደመናማ ይሆናል ዝቅተኛ 13 ከፍተኛ 22 ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። አውስትራሊያ ውስጥ ከጋዛ ጦርነትና ከቦንዳ የሽብር ጥቃት ጋር ተያይዞ የጸረ ሙስሊም ጥላቻ መናሩ ተመለከተ። የተቃዋሚ ቡድን መሪው ዋን ኔሽን ሀገር ለመምራት ብቁ አይደለም አሉ። ኖርዌይ ብራዚልን ሁለት ለባዶ ረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I give up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: በዚሁ ቀዳሚ ወደ ሆነው ሀገርኛ ሪፖርት እናመራለን። ኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከመንግስት ማዋቀር ውጪ በሚገኝ ታጣቂ ቡድን የሚፈጸም ግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ማለቱን ቀዳሚ ትኩረቱ አድርጓል። ደመቀ ከበደ እንደሚከተለው አጠናቅሮታል።
4: የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ከመንግስት ማዋቀር ውጪ በሚገኝ ታጣቂ ቡድን የሚፈጸም የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር ይችላል ሲል አሳሰበም። በክልሉ የአብነት ትምህርት ቤት ተማሪዎች ጭምር ከአብያተ ክርስቲያናት፣ ከገበያ ቦታዎች፣ ከወጣቶች ማዘውተሪያ ማዕከላትና በአሰሳ ቤት ለቤት የማፈስና በወታደራዊ ተግባር የማሰማራት ድርጊት ቀጥሏል ብሏል። በግዳጅ ከሚታፈሱት መካከል አብዛኞቹ እድሜያቸው ከ18 ዓመት በታች መሆናቸው ያረጋገጠ መሆኑን የገለጸው ኢሰመኮ ክልሉ በቅርቡ አወጣው የተባለው የግዳጅ የውትድርና ምልመላ ሰነድ ዓለም አቀፍ ሕግን የጣሰ ገመንግስታዊ መሰረት የሌለውና ለተደራራቢና ከፍተኛ ለሆነ የሰብአዊ መብት ጥሰቶች ምክንያት ይሆናል ብሏል። በዋና ኮሚሽነሩ ብርሃኑ አዴሎ የወጣው ማስጠንቀቂያ ያዋጁ ተፈጻሚነት ባስቸኳይ እንዲቆምም ዋና ኮሚሽነሩ ማሳሰባቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን በላከው ጋዜጣዊ መግለጫ አስታውቋል። ያዘዘና በትግራይ ክልል መቀሌ ከተማ የጸጥታ ኃይሎች ወጣቶች አፈሳ ያካሄዱ መሆናቸውን የአይንማኞችን ጠቅሶ የኢትዮጵያ ኢንሳይደር ዘግቧል። በመቀሌ የቀድሞ ተዋጊዎች ወደ ምድብ ቦታዎቻቸው እንዲመለሱ ጥሪ ሲደረግ የነበረ ቢሆንም ሰሞኑን የታዩ እንቅስቃሴዎች በተለያዩ የትግራይ አካባቢዎች ሲካሄድ የቆየው አፈሳ ወደ ክልሉ ዋና ከተማ በይፋ መድረሱን የሚጠቁም ነው ብሏል ኢትዮጵያ ኢንሳይደር። በከተማው የታፈሱ ወጣቶች በዝማ መላለሻ አውቶቡሶች ተጭነው ሲወሰዱ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያ በስፋት መጋራታቸውንም ጠቅሷል። ከተንቀሳቃሽ ምስሎች መካከል በመቀሌ ሰሜን ክፍለ ከተማ 0506 ቀበሌ ከሚገኘው ኢላል አንደኛ ደረጃ ትምህርት ቤት ደጃፍ የተቀረጸ ነው ብሏል። ይሄው ቪዲዮ ከትምህርት ቤቱ ደጃፍ የቆመ ነጭና አረንጓዴ ቀለም ያለው የህዝብ ማመላለሻ አውቶቡስ እንደዚሁም የጦር መሳሪያ ያነገቡ ሰዎችና የተወሰኑ ወጣቶች ወጣ ገባ ሲሉ መታየቱን ጠቅሷል። ከአውቶቡሱ ጀርባ ተሰብስበው ሲመለከቱ የነበሩ ሰዎች ጩኸትና ለቅሶም በተንቀሳቃሽ ምስሉ እንደሚደመጥ የጠቀሰው የኢትዮጵያ ኢንሳይደር ይህንን ጨምሮ በትምህርት ቤቱ አካባቢ ያለውን ሁኔታ የሚያሳዩት ተንቀሳቃሽ ምስሎች ሰኔ 26 2018 ዓ.ም ተምረት ጧት ላይ ተቀረጸ መሆኑን ይፋ ያደረጉ ናቸው ብሏል። ኢትዮጵያ ኢንሳይደር አነጋገርኳቸው ያላቸው የመቀለ ከተማ ኗሪ እንደተናገሩት በወጣቶች ላይ የተካሄደውን አፈሳ በመፍራት ባለቤቶቻቸውን መደበቃቸውን መግለጻቸውን ጠቅሷል። በ2013ቱ ጦርነት የተሳተፉ ባለቤታቸው ተፈልገው ባለመገኘታቸው ከአንድ ሳምንት በፊት በቀበሌ አስተዳደር ተጠርተው የት እንዳሉ መጠየቃቸውንም ማስረዳታቸውን ጠቅሷል። ባለቤታቸው ወደ አዲስ አበባ መሄዳቸውን የተናገሩት የከተማዋ ኗሪ የቀበሌው አስተዳደር ኃላፊዎች ካሉበት እንዲያመጧቸው ትዛዝ እንደሰጧቸውም ተናግረዋል ብሏል። የቀበሌው ኃላፊዎች ባለቤታቸው ቀድሞ ወደነበረበት ወታደራዊ አህድ መመለስና ወታደራዊ ስልጠና መውሰድ እንዳለበት እንደነገሯቸውም መጥቀሳቸውን ኢትዮጵያ ኢንሳይደር ከመቀሌ ያገኘው ባለው መረጃ ጠቅሷል። በክልሉ የግዳጅ ወታደራዊ ምልመላ የተካሄደ መሆኑን ሂዩማን ራይትስ ዎች እና የአውሮፓ ህብረት ባለፉት ሳምንታት ባወጣቸው መግለጫዎች ተችተዋል። ለትችቶቹ ምላሽ የሰጡት ህወሓትና የፓርቲው ሹማምንት ግን ወረራ ለመከላከል መዘጋጀት አለብን አልን እንጂ አፈሳ ላካይንም ሲሉ ማስተባበላቸውን ኢትዮጵያ ኢንሳይደር አክሎ ገልጿል። ኢትዮጵያ በቦሌ ዓለም አቀፍ አውሮፕላን ማረፊያ ቨርቹዋል የቱሪስት መረጃ ማዕከል ልትገነባ ነው። የቱሪዝም ሚኒስቴር ከቶፓን ኢትዮጵያ ጋር በመተባበር በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ የውጭ መንገደኞች መውጫ ስፍራ ላይ ቨርቹዋል የቱሪስት መረጃ ማዕከል ለመገንባት የሚያስችል የጋራ ስምምነት መግባቢያ ተፈራርሟል። ማዕከሉ እንግዶች በሚሳፈሩበት አቅራቢያ የሚገነባ ሲሆን ወደፊት በቢሾፍቱ እየተገነባ ባለው አዲሱ ዓለም አቀፍ አውሮፕላን ማረፊያ ውስጥም እንዲካተት ይደረጋል ተብሏል። ፕሮጀክቱ ወደ ሀገር የሚገቡ ቱሪስቶች ስለ ኢትዮጵያ ቱሪስት መዳረሻዎች ያሉትን መረጃዎች በቀላሉ በቨርቹዋል ቴክኖሎጂ ታግዘው እንዲያገኙ ለማስቻል ያለመ ነው ተብሏል። ለፕሮጀክቱ ግንባታ የሚያስፈልገው ወጪ በቱሪዝም ሚኒስቴርና በቶፓን ኢትዮጵያ በጋራ የሚሸፈን መሆኑም ተገልጿል። ኢትዮጵያ የስጋ ምርቶችን ከኡጋንዳ ማስገባት ጀመረች። የምስራቅ አፍሪካ ኡጋንዳ ስጋና ተያያዥ ምርቶችን ወደ ኢትዮጵያ መላክ ጀምራለች። መሰረቱን ኡጋንዳ ያደረገው ራንቸርስ ኩባንያ በታሪክ ለመጀመሪያ ጊዜ ስጋና ተያያዥ ምርቶችን ወደ ኢትዮጵያ ገበያ ማስገባት ጀምሯል። ኩባንያው ወደ ኢትዮጵያ የሚልከው የስጋ ምርት አይነት የተቀነባበረ ስጋ ሲሆን በተለይም ለሆቴሎችና ምግብ ቤቶች በግብዓትነት የሚውል ነው ተብሏል። በአዲስ አበባ የሚገኘው ዳይመንድ ሆቴልና ሬስቶራንት ደግሞ ከኡጋንዳ የሚገባውን ስጋ እንደሚጠቀም የኡጋንዳ ፕሬዚዳንታዊ ጽህፈት ቤት ያወጣው መረጃ አመልክቷል። በእንስሳት ሀብቷ ከአፍሪካ ቀዳሚ የሆነችው ኢትዮጵያ ስጋና መሰል ምርቶችን ወደ መካከለኛው ምስራቅ ሀገራት እየላከች መሆኑ ይታወቃል። የኢትዮጵያ መንግስት እስካሁን በዚህ ጉዳይ ዙሪያ ያወጣው አንዳች መረጃ የለም። የኢትዮጵያ ንግድ ባንክ በአዲሱ በጀት ዓመት ከአንድ ትሪሊየን ብር በላይ ብድር አዘጋጅቻለሁ አለ። ባንኩ ይህንን ያለው የተጠናቀቀውን የ2018 በጀት ዓመት የስራ አፈጻጸም አስመልክቶ በሰጠው ጋዜጣዊ መግለጫ ነው። የባንኩ ፕሬዚዳንት አቤ ሳኖ የዲጂታል የብድር አማራጮችን ጀምሮ የተበዳሪዎችን ቁጥር ከ1.1 ሚሊየን በላይ ማድረስ ችለናል ብለዋል። ፕሬዚዳንቱ ባንኩ ባለፈው በጀት ዓመት ሰጥቶ ከነበረው የብድር መጠን 68.7% በመጨመር ከአንድ ትሪሊየን ብር በላይ ብድር በአዲሱ በጀት ዓመት ማዘጋጀቱን ገልጸው ህብረተሰቡ የብድሩ ተጠቃሚ እንዲሆንም ጥሪ አቅርበዋል። የባንክ አካውንት መሸጥና ማከራየት እስከ 25 ዓመት እስራት ያስቀጣል አለ የፍትህ ሚኒስቴር። አጭበርባሪዎች ዝቅተኛ የኑሮ ደረጃ ላይ ካሉ ሰዎችና ከጓደኞቻቸው የባንክ አካውንት እስከ 5000 ብር ድረስ በመክፈል በመግዛትና በመከራየት የሞባይል ባንኪንጋቸውን መቆጣጠሪያ በመውሰድ የወንጀል ገንዘብ ለማዘዋወር እየተጠቀሙበት መሆኑን የፍትህ ሚኒስቴር አረጋግጫለሁ ብሏል። የፌዴራል ጠቅላይ አቃቤ ህግ የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ ወርቅ ተስፋዬ እንደተናገሩት ወንጀለኞቹ የሌላ ሰው አካውንት የሚጠቀሙት ራሳቸውን ከተጠያቂነት ለመደበቅ ነው። ነገር ግን በማወቅም ይሁን ባለማወቅ አካውንቱን አሳልፎ የሰጠ ባለቤት በህግ ተጠያቂ እንደሚሆንና ይህ ድርጊትም እስከ 25 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ አስጠንቅቀዋል። ዓለም አቀፉ የገንዘብ ድርጅት IMF ለኢትዮጵያ የ464 ሚሊዮን ዶላር ተጨማሪ ብድር አጸደቀም። ሁለተኛው ዙር የዋጋ ንረት ጫናዎች ከተከሰቱ ብሔራዊ ባንክ ፖሊሲውን ይበልጥ ለማጥበቅ ዝግጁ መሆን እንደሚኖርበትም አሳስቧል። ዓለም አቀፉ የገንዘብ ድርጅት IMF ስራ አስፈጻሚ ቦርድ ለኢትዮጵያ የተፈቀደውን የተራዘመ የብድር አገልግሎት አምስተኛ ግምገማ አጠናቋል። ቦርዱ ግምገማውን ተከትሎም 464 ሚሊዮን የአሜሪካ ዶላር ክፍያ እንድታገኝ መወሰኑ ተገልጿል። ይህ አዲስ ክፍያ ኢትዮጵያ እስካሁን ከድርጅቱ ያገኘችውን ጠቅላላ የገንዘብ መጠን ወደ 2.64 ቢሊዮን ዶላር ከፍ ያደረገው ሲሆን ሀገሪቱ የክፍያ ሚዛኗን እንድታስተካክልና የበጀት ፋይናንስ ፍላጎቷን እንድታሟላ ያግዛታል ተብሏል። በመግለጫው እንደተጠቀሰው የኢትዮጵያ ማክሮ ኢኮኖሚ አፈጻጸም ጠንካራ ቢሆንም በመካከለኛው ምስራቅ ያለው ጦርነት በኢትዮጵያ ኢኮኖሚ ላይ ጫና እየፈጠረ ነው። በተለይም የነዳጅ ዋጋ መጨመር ያስከተለውን የፋይናንስ ጫና ለመቋቋም እንዲቻል በፕሮግራሙ ስር ወደፊት ሊለቀቅ ከነበረው ገንዘብ ውስጥ 200 ሚሊዮን ዶላር የሚጠጋው ቀድሞ እንዲለቀቅ ተደርጓል። የገንዘብ ድርጅቱ ቦርድ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም በኩል ያስመዘገበችውን ውጤት ማድነቁም ተገልጿል። የኢትዮጵያ መርከቦች ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ መንቀሳቀስ ጀመሩም። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት እንደገለጸው ወደ ጃፓን፣ ደቡብ ኮሪያና ኢንዶኔዥያ አዳዲስ የጉዞ መስመሮችን ይፋ አድርጓል። የተቋሙ የኮርፖሬት ማርኬቲንግ መምሪያ ኃላፊና የኮርፖሬት ኮሚኒኬሽን ተወካይ አቶ ደምሰው በንቲ በኢንዶኔዥያና በጃፓን መስመሮች ላይ ከባድ ማሽነሪዎችን፣ ተሽከርካሪዎችንና የኮንስትራክሽን መሳሪያዎችን የማጓጓዝ ስራ በስፋት ማከናወን ጀምረናል ብለዋል። ኃላፊው ወደፊትም የደንበኞችን እና የሀገሪቱን ጥቅም ማዕከል ያደረጉ አዳዲስ መዳረሻዎችን የማስፋፋት ስራዎች ተጠናክረው ይቀጥላሉ ብለዋል። እነዚህ አዳዲስ የባህር መስመር ጉዞዎች መጀመራቸው የሀገሪቱን የንግድ እንቅስቃሴ በከፍተኛ ሁኔታ ያሻሽላል ያሉ ሲሆን የወደብ ጭነቶች በአጭር ጊዜ ውስጥ ወደ ተፈለገ ቦታ እንዲደርሱ በማስቻል ጊዜንና ወጪን ይቆጥባሉ ሲሉ ተናግረዋል። የዱባይ ግዙፍ ኩባንያዎች ወደ ኢትዮጵያ የባንክና ፋይናንስ ዘርፍ ለመግባት ዝግጅት ላይ ናቸው ተባለም። ኢትዮጵያ መንግስት የፋይናንስ ዘርፉን ለውጭ ባለሀብቶች ክፍት ማድረጉን ተከትሎ የዱባይ ንግድ ምክር ቤት አባል የሆኑ ግዙፍ ኩባንያዎች ወደ ኢትዮጵያ የባንክና ፋይናንስ ዘርፍ ለመግባት ከፍተኛ ዝግጅት መጀመራቸው ተገልጿል። በተባበሩት አረብ ኤሚሬቶች የኢትዮጵያ አምባሳደር ጀማል በከር ከዱባይ ንግድ ምክር ቤት ፕሬዚዳንትና ዋና ስራ አስፈጻሚ መሐመድ አሊ ራሺድ ሉታህ ጋር ሰሞኑን መወያየታቸው ተገልጿል። በኤምባሲው መረጃ መሰረት ውይይቱ ከዱባይ የሚመጣውን ኢንቨስትመንት ለማመቻቸት ቀደም ሲል ከተደረጉ ስብሰባዎች ቀጣይነት ያለው ሲሆን በቅርቡ በአዲስ አበባ የተካሄደውን የዱባይ ኢትዮጵያ ቢዝነስ ኮኔክት መድረክን ውጤት በተመለከተ የተከናወነ ነው። በቅርቡ በ36 አባላት የተዋቀረውን የንግድ ልዑካን ቡድን መርተው አዲስ አበባን የጎበኙት ሉታ በሀገሪቱ እየተካሄደ ያለው የማክሮ ኢኮኖሚ ማሻሻያ ለኢንቨስትመንት ምቹ ከባቢ ፈጥሯል፣ ባለሀብቶቻችንም ከፍተኛ መነቃቃት አሳይተዋል ብለዋል። በዚህም በኢትዮጵያ በተለያዩ ዘርፎች ላይ ለመሰማራት ፍላጎት ያሳዩት የዱባይ ባለሀብቶች በተለይም በቅርቡ ክፍት ወደ ተደረገ የፋይናንስና ባንክ ዘርፍ ለመግባት ዝግጅት ጀምረዋል ብለዋል። በኢትዮጵያና በኬንያ ድንበር የጠረፍ ንግድ ግብይት የሚካሄድባቸው 58 ምርቶች ይፋ ተደረጉ። የንግድና ቀጠናዊ ትስስር ሚኒስቴር ይፋ እንዳደረገው የኢትዮጵያና የኬንያ የንግድ የጠረፍ ንግድ መመሪያ ቁጥር 1144/2018 ይፋ ተደርጓል። በመመሪያው መሰረት ከኢትዮጵያና ከኬንያ ድንበር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል 100 ኪሎ ሜትር ርቀት ውስጥ ንግድ የሚደረግባቸው 58 ምርቶች ይፋ ተደርገዋል። አንድ ጉዞ በሬ ከሁለት ያልበለጠ፣ ፍየል ከአምስት ያልበለጠ፣ በግ ከአምስት ያልበለጠ፣ ግመል ከሁለት ያልበለጠ፣ ዶሮ፣ አሳና የአሳ ውጤቶች፣ ወተት፣ እርጎ፣ ቅቤ፣ አይብ፣ የተፈጥሮ ማርና እንቁላል ከጠረፍ ንግድ ግብይት ምርቶች ውስጥ ቀዳሚዎቹ ሆነዋል። አትክልቶች፣ ፍራፍሬዎች፣ በርበሬ፣ ቅመማ ቅመም፣ ዝንጅብል፣ ሻይ ቅጠልና በቆሎ በአንድ ጉዞ ከአንድ ኩንታል ያልበለጠ፣ ሩዝ፣ ዳጉሳ፣ ዱቄት፣ የምግብ ዘይት፣ ከራሜላ፣ መስቲካ፣ የፍራፍሬ ጭማቂ፣ ዱቄት፣ እርሾ ከጠረፍ ምርቶች መካከል ይገኙበታል ተብሏል። ውሃ፣ ለስላሳ መጠጦች፣ ቢራ፣ የአልኮል መጠጦች፣ ጨው፣ የማስዋቢያ ምርቶች ወይም ኮስሞቲክስ፣ የንጽህና መጠበቂያ ምርቶች፣ ሻማ፣ ሳሙና፣ ቆዳና ሌጦ፣ የቆዳ ምርቶች፣ የቤት ማስዋቢያ ምርቶች፣ የሴቶች አልባሳት፣ የወንዶች አልባሳት፣ የህፃናት አልባሳት፣ የወባ መከላከያ መረብ በተለምዶ አጎበር፣ ጫማ፣ የአልሙኒየም ምርቶች፣ የስልክ ቀፎች፣ ፍራሽ፣ የቤትና ቢሮ እቃዎች፣ የጽህፈት መሳሪያዎችና ሌሎች ምርቶችም አሉበት። የውጭ ምርቶች የመሸጫ የዋጋ ግምት የሚሰላው ሚኒስቴሩ ወይም የሚወክለው የክልል መስተዳደር በሚያወጣቸው ወቅታዊ የምርቶች ዋጋ ዝርዝር መሰረት እንደሚሆን፣ የገቢ ምርቶች ዋጋ አግባብነት ባላቸው የጉምሩክ ህጎች እንደሚወሰን በመመሪያው ተካቷል ተብሏል። ለዚህ መመሪያ አፈጻጸም ሚኒስቴሩ የኢትዮጵያ ጉምሩክ ኮሚሽን የጠረፍ ንግድ የወጪና ገቢ ምርቶች ስታቲስቲክሳዊ የመረጃ ልውውጥ እንደሚያደርጉ ከሰኔ 19 ቀን 2018 ዓ.ም ጀምሮም መተግበር እንደጀመረ በመመሪያው ተገልጿል። ለድንበር ተሻጋሪ ንግድ የተዘጋጀውን ስልጠና ወስደው ያላጠናቀቁ እና ሰርቲፊኬት ያላገኙ ነጋዴዎች በጥቃቅንና አነስተኛ የጠረፍ ንግድ እንዳይሰማሩ ሊደረግ መሆኑ መዘገቡ ይታወሳል። ሚኒስቴሩ የድንበር ተሻጋሪ ንግድን ማሳለጥ የሚያስችል የስልጠና ማኑዋል ከመጋቢት 16 2018 ዓ.ም ጀምሮ በአዲስ አበባ ይፋ ማድረጉ ይታወሳል። በመጨረሻም ለውርስ ብሎ አባቱን የገደለው ግለሰብ የሞት ፍርድ ተፈረደበት። ሚያዝያ 23 ቀን 2016 ዓ.ም እኩለ ሌሊት ላይ አንደኛ ተከሳሽ ቤካ ኑረዲን ከአዲስ አበባ በሚስጥር መጥቶ ከጓደኛው ሊበን ወንደሰን ጋር በመሆን አባቱን ማርያም ኮንዶሚኒየም አካባቢ በጭካኔ ገድሏል ተብሏል። ወንጀለኞቹ ድርጊቱን ፈጽመው ወደ አዲስ አበባ በግል መኪና ቢሰወሩም የድሬዳዋ ፖሊስ ባደረገው ረቂቅ ክትትል በአጭር ጊዜ ውስጥ በቁጥጥር ስር መዋላቸው ተገልጿል። አቃቢ ሕግ ያቀረበውን ጠንካራ የሰውና የሰነድ ማስረጃ የመረመረው የፌዴራሉ ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ ወንጀል ችሎት ሰኔ 25 ቀን 2018 ዓ.ም ውሳኔውን አስተላልፏል። በዚህም መሰረት በዋና ወንጀለኛው ቤካ ላይ የሞት ፍርድ፣ በተባባሪው ሊበን ላይ ደግሞ የ20 ዓመት ጽኑ እስራት ፈርዶባቸዋል ተብሏል።
5: sbs.com.au/amharican የእርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። sbs አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ ያድርጉን፣ አታዮችንም ያጋሩን። sbs amharic በፌስቡክ።
3: በዚሁ ወደ ቀዳሚ ቃለ ምልልስ ዝግጅታችን እናመራለን። ከቀድሞ የጸረ ሙስና አጀንሲ ኃላፊ ጋር አቶ ብርሃኑ ሰፋ ጋር ያካሄድነው ቃለ ምልልስ ነው። እናሁን አቶ ብርሃኑ አሰፋ የፌደራል ስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባርና ኮሙኒኬሽን ጉዳዮች ዳይሬክተር፣ ሙስና ኢትዮጵያ ውስጥ ምን ያህል ተስፋፍቷል? ሙስናዎች ውስጥ ጎልቶ የሚታይባቸው ዘርፎች የትኞቹ ናቸው?
6: ኢትዮጵያ ውስጥ ስላለው ሙስና ለመናገር በመጀመሪያ ደረጃ ይህንን አስመልክቶ የተካሄዱ ጥናቶችን ዋቢ ማድረጉ ጠቃሚ ይመስለናል። ዛሬ 11-12 ዓመት አካባቢ የአዲስ አበባ ዩኒቨርሲቲና ኮሚሽኑ በጋራ ያደረጉት ጥናት ነበር። ይህ ጥናት ያው በሀገሪቱ ውስጥ ያለው ሙስና ምን ይመስላል ብሎ የገመገመ ጥናት ነው። በዛን ወቅት ያ ጥናት በተለይ ሙስናን አስመልክቶ ደረሰበት ድምዳሜ ያው ኢትዮጵያ ውስጥ የሙስናው ጉዳይ ትኩረት ተሰጥቶት ኮንትሮል ካልተደረገ አስቸጋሪ ሁኔታ የሚፈጥርበት ሁኔታ ሊኖር እንደሚችል ያመለከተ ጥናት ነው። በጥቅሉ ይህ አንድ ነው። ሁለተኛው ከአንድ አመት በፊት ይፋ የተደረገ ሁለተኛው የኮራፕሽን ሰርቬይ ነው። ኮሚሽኑ ከተቋቋመ ከአስር አመት በኋላ የተካሄደ ጥናት ነው። ይህ ጥናት የሚያመለክተው በአስር አመት እንቅስቃሴ ውስጥ የመጀመሪያው ጥናት ከተካሄደ በኋላ ሙስና ያለበትን ደረጃ ለማወቅ የሞከረ ጥናት ጭምር ነው። ጥናቱ ያው በዓለም ባንክ ድጋፍ እና ክሊመንጃሮ ኢንተርናሽናል የተባለ ዓለም አቀፍ አጥኚ ድርጅት በውድድር ከ19 ተቋማት ጋር ተወዳድሮ ያሸነፈ ድርጅት ነው ያጠናው። የዓለም ባንክ የገንዘብ ድጋፍ የተደረገበትና ክትትል የተደረገበት ጥናት ነው። ይህ ጥናት ደግሞ የሚያመለክተው ከአስር አመት በፊት ከነበረበት ሁኔታ ሙስና በአብዛኛው ባለበት ቆሟል፣ ግን በተወሰነ ደረጃ የመቀነስ አዝማሚያ አሳይቷል የሚል ድምዳሜን የደረሰው። ይሄ እንግዲህ ሁለቱም ጥናቶች ፐርሰፕሽን ነው ማለት የሰዎችን አስተሳሰብ ነው የለካው እና በህብረተሰቡ ስለ ሙስና ያለውን አስተያየት ነው ያመለከተው። እንደዚሁ በ2011 ዓመተ ምህረት የትራንስፓረንሲ ኢንተርናሽናልም እንደዚሁ ጥናት አካሂዷል። የጥናቱ ውጤትም የትራንስፓረንሲ ኢንተርናሽናል ቅርንጫፍ ወይ ቻፕተር በሆነው ኢትዮጵያ ውስጥ ያለ ትራንስፓረንሲ ኢትዮጵያ በሚለው ቀርቦ ነበር በዚህ አመት። እሱም ጥናት ቢሆን የሚያመለክተው የሙስና ሁኔታ በተወሰነ ደረጃም ቢሆን ህዝቡ አስተያየቱ የመቀነስ አዝማሚያ አሳይቷል የሚል ነው የሚያሳየው። ከዛ ትራንስፓረንሲ ኢንተርናሽናል የሚያወጣው ኢንዴክስም አለ በየአመቱ እንታቆታላችሁ። ትራንስፓረንሲ ኢንተርናሽናል በሚያወጣው ኢንዴክስም ኢትዮጵያ ከ2007 ወዲህ ባለው ጊዜ ውስጥ ኢንዴክሱ እየተሻሻለ የመጣበት ሁኔታ እናያለን። 22 ደረጃዎችን ኢትዮጵያ ያሻሻለችበት ከ138ኛ ወደ 116 የመጣችበት ሁኔታ እናያለን። በአጠቃላይ እኛ ስናየው እነዚህ ጥናቶች የሚያመለክቱት አለ የሚባለው ያህል ሙስና በሰዎች አይምሮ ውስጥ አለ ተብሎ የሚታሰበውና እውነታው እንደማይገናኝ የሚያመለክቱ ጥናቶች ናቸው በአብዛኛው። ነገር ግን ይህም ሲባል በኢትዮጵያ ውስጥ ያለው የሙስና ሁኔታ ጠፍቷል፣ ስጋትም አይደለም የሚል አስተያየት መያዝ ያለብን አይመስለኝም። በተለይ በዚህ በኪራይ ሰብሳቢነት ወይም ሬንት ሲኪንግ ላይ፣ በመልካም አስተዳደር ጉዳይ ላይ የህዝቡ ሮሮ ቀላል አይደለም። ስለዚህ ይህንን ነገር በጥብቅ ካልተከታተል ነው በጥብቅ ካልተዋጋ ነው አስቸጋሪ ሁኔታ ውስጥ ሊከተን እንደምንችል ሁላችንም እናምናለን። ከሙስና አንጻር ተጋልጠዋል ተብሎ በተለይ በሁለተኛው የኮራፕሽን ሰርቬን ኢትዮጵያ ያመለከታቸው ብዙ ኤሪያዎች አሉ። በተለይ የፍትህ አካሉ ማለት ፖሊስ፣ ፍርድ ቤት፣ የወረዳ አስተዳደሮች፣ መሬት አካባቢ፣ የግብር አሰባሰብ አካባቢ የሙስና ተጋላጭነት ነው የምንለው ተዘፍቀዋል ማለት ያስቸግራል፣ ግን ተጋላጭነታቸው ከፍተኛ ነው የሚል አስተያየት አለ። ግብር አሰባሰብ፣ በመሬት አስተዳደር፣ ከግዢ ጋር በተያያዙ ነገሮች፣ ይሄ ቴሌኮም፣ የኤሌክትሪክ ኃይል ኤሪያ ፍቃድ የሚሰጡ አካላት፣ እንደዚህ አካባቢዎች ለሙስና የተጋለጡ ናቸው ብሎ መናገር ይቻላል።
3: ከዝቅተኛ እስከ ከፍተኛ ደረጃ ባሉ የመንግስት ባለስልጣናት ዘንድስ ይሄ ጉዳይ ስጋት ፈጥሮባችሁ አለ? በፖለቲከኞቹ ዘንድ ለሙስና የተጋለጡ ናቸው የሚል ስጋት የለም በኮሚሽኑ ዘንድ?
6: እኛ መቼም ለሙስና የተጋለጠ ተቋሞቹን ነው እንደዛ የምንለው። ግለሰቦች በተለያየ ደረጃ ሊሆኑ ይችላሉ። እኛ ኢትዮጵያ ውስጥ ስልጣን ላይ የሚቀመጡ ባለስልጣኖች በተቻለ መጠን ቃታቸው፣ ስነ ምግባራቸው እየተፈተሸ ስልጣን ላይ እንደሚወጡ ነው የምናውቀው። ስለዚህ ሁሉም ባለስልጣን ሙስና ውስጥ የተዘፈቀ ነው የሚለውን ነገር ለመቀበል አስቸጋሪ ነው የሚሆነው። እውነታውም ይሄን አያመለክትም። ነገር ግን ቤትም ቦታ ከፍተኛ ኃላፊነትም ላይ ያሉ ቢሆኑ በየደረጃው በዝቅተኛ ኃላፊነትም ያሉ ቢሆኑ በሙስና ውስጥ የሚገቡ የተወሰኑ ሰዎች ይጠፋሉ ብሎ ለመናገር ግን አዳጋች ነው። ግን ዞሮ ዞሮ ይህን የምናረጋግጠው በትክክለኛ ማስረጃ ላይ ተመስርተን ነው እንጂ ዝም ብለን ደምደም አስቸጋሪ ነው። የተወሰኑ ባለስልጣኖች እዚህ ውስጥ እንደሚገቡ ይታመናል። አሁን በቅርቡ ያደረግነው ከዚህ ፊትም ያደረግናቸው የምርመራዎችና የፍርድ ቤት ክርክሮች ይህን ያመለክታሉ።
3: በቅርቡ ሰውም እንደሚያውቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሙስናን መዋጋቱ አንዱ ቀዳሚ አጀንዳቸው እንደሚሆን ግልጽ አድርገዋል። ሰሞኑንም እንደተገለጸው ባለስልጣናቶቹን ጨምሮ በቁጥጥር ስር የዋሉ ሰዎች አሉ። ከዚህ አኳያ ኮሚሽኑ ምን ያህል መልካም ስራዎችን ሰርቷል ሙሰኝነትን በመዋጋት ይላሉ? አሁን በቅርብ የታሰሩት ሰዎችስ በአሁን ወቅት ያለው ሁኔታ ምን ይመስላል? ወደፊትስ እስከምን መግፋት ነው ያሰባችሁት?
6: ለዚህ ኮሚሽን መቋቋም ተነሳሽነቱን የወሰደው መንግስት ነው። በሙስና የተገኙ ባለስልጣኖች በትክክል እንዲጠየቁ በማድረግ መንግስት ከዚህ በፊትም ቁርጠኝነት ያሳየበት ሁኔታ አለ። አሁን የተጀመረ ነገር ነው ብሎ ማሰብ ያስቸግራል። ቀደም ብሎም የተለያዩ ኃላፊዎችን ባለስልጣኖችን ጥያቄ ያደረግንበት ሁኔታ አለ። ስለዚህ ኮሚሽኑ በነጻነት እንዲሰራ መንግስት እድሉን ሰጥቶታል። የመመርመርም የአቃቤ ህግም ስራ ራሱ እንዲያከናውን የመክሰሱንም ብዙ ሀገሮች የሚያደርጉት እንደዚህ አይነት ስልጣን ነው ለኮሚሽኑ የተሰጠው። ይሄ አሁን ያደረግነው የሰሞኑ እርምጃ ወደ 25 የሚሆኑ የገቢዎችና ግምሩክ ባለስልጣናትና ነጋዴዎች እና በተለያየ ደረጃ ያሉ የባለስልጣን ኃላፊዎችን ነው በቁጥጥር ስር አውለን ያው ቀጣይ ምርመራ እየተካሄደ ነው ያለው። ይሄ ስራ የተጀመረው ዛሬ አይደለም፣ ቢያንስ ከሁለት ዓመት በፊት ነው። እና ኮሚሽኑ ከመረጃና ደህንነት አገልግሎት ከፖሊስ ጋር በመሆን የተለያዩ ጥናቶችን ሲያካሄድ ነበር። ይህን ጉዳይ የቀድሞ ጠቅላይ ሚኒስትርም ያውቁት ነበር እና የእሳቸውም የቅርብ ክትትል እና ድጋፍ ነበረው። ዛሬ የጀመርነው እና ዛሬ የተጠናቀቀ ስራ አድርገን መውሰድ የለብንም። የገቢዎችና ጉምሩክ አካባቢ ያው ሀገሪቱ ለምታደርገው የልማት እንቅስቃሴ አንዱና ዋናው የገቢ ምንጭ ነው። ስለዚህ እዛ አካባቢ ያለው ስራ ከሙስና በጸዳ መልኩ ከኢስነጉበራዊ ድርጊት በጸዳ መልኩ ካልተከናወነ ሀገሪቱን ለልማት የምትፈልገውን ገንዘብ ማግኘት አትችልም። ስለዚህ ዋና ትኩረት አድርገን ከምንሰራባቸው አካባቢዎች አንዱ የገቢው ዘርፍ ነው በኮሚሽኑ ደረጃ። ሌላው የመሬት አስተዳደር ነው። ሌላው የፍትህ አካል ነው። ሌላው ደግሞ የመንግስት ትላልቅ ግዢዎች ላይ ነው የምናተኩረው። ወደፊትም ቢሆን ዋናው የእኛ መለኪያችን ምን አይነት ሙስና የት ተፈጽሟል የሚለውን ማየት ነው። ማን ፈጸመው የሚለው ነገር ብዙ አያሳስብንም። ፈጸመው በሙሉ ተጠያቂ ነው፣ ከፍተኛ የመንግስት ኃላፊውንም አይሆንም። በአሁኑ ጊዜ በእርግጥ ህብረተሰቡ በመልካም አስተዳደር እጦት የተለየ ሁኔታ እየተቸገረ ያለበት ሁኔታ እንዳለ እናያለን። ይህን ችግር ለመቅረፍ እኛ ብቻ ሳይሆን የተለያዩ የመንግስት አካላት በዚህ በረገድ ስቴክ ያላቸው አሉ። እነሱንም ጨምሮ እኛም ከህብረተሰቡ ብሶት ጋር ተያይዞ ትንሽ ገፋ ያለ ስራ ለመስራት እየሞከርን ያለ ነው። ጥረታችንንም ጠንከር አድርገን የምንቀጥል ይሆናል።
3: ኮሚሽኑ ከተቋቋመ ጀምሮ እስካሁን ያስገኛቸው ዋነኛ ሆኑ ፋይዳዎች ወይም ውጤቶች ናቸው ብለው የሚጠቅሳቸው አሉ?
6: አዎ፣ እንግዲህ ኮሚሽኑ በዋናነት በሶስት አላማዎች ላይ ተመስርቶ ነው ስራውን የሚያከናውነው። አንዱ የስነ ምግባርና የጸረ ሙስና ትምህርትን በማስፋፋት ሙስናን የማይሸከም ህብረተሰብ መፍጠር ነው። ይሄ የማስተማሩ ስራ ነው። በእኛ እምነት ውጤት ነው ብለን የምናስበው ህብረተሰቡ በአሁኑ ሰዓት ሙስናን አጀንዳ አድርጎታል። በሀገራችን ውስጥ መንግስት ላይ ግፊት መፍጠር ጀምሯል። ህብረተሰቡ የሙስናን አስከፊነት እየተገነዘበ መጥቷል። ሙስናን መዋጋት እንደሚያስፈልግ እየተረዳ መጥቷል እና በአሁኑ ሰዓት ኢትዮጵያ ውስጥ ምንም አይነት መድረክ ይዘጋጅ ስለ ሙስና የማይነሳበት ሁኔታ የለም። ሁለተኛው የኮሚሽኑ አላማ ሙስና ከመፈጸሙ በፊት የመከላከል ስራዎችን ማከናወን ነው። 511 የሚያክሉ የአሰራር ስርዓት ወይም ሲስተም ስተዲስ እያደረግን ለመስሪያ ቤቶች ፕሮፖዝ እያደረግን ይሄ ነገር እንዲካሄድ እንዲስተካከል ክትትል እያደረግን የምንሰራው ስራ አለ እና እዚህ ሁለቱን የመከላከልና የማስተማር ስራው ባለፈ ደግሞ የሙስና ወንጀል መመርመር እና መክሰስ ስራችን አንዱ ነው። እነዚህ ሶስቱ ምሰሶዎች ናቸው የኛ ስትራቴጂ። አሁን እንደው አንዳንዶቹን ለመቅረስ በተለይ በምርመራና በክስ ኤሪያ ላይ አሁን ድረስ ወደ 1262 የሚሆኑ የሙሰኞች ላይ በአማካኝ ከሶስት እስከ 23 አመት የሚደርስ እስራት እንዲፈረድባቸው አድርገናል። 1.8 ሚሊዮን ካሬ ሜትር በላይ ስፋት ያለው መሬት አሳግደናል። በተለይ በአዲስ አበባ አካባቢ የመሬት ወረራ በሰፊው ተስፋፍቶ የመንግስትና የህዝብ መሬት ይነጠቃል፣ ይወሰዳል። ለህገ ወጥ ካርታ መሬት መሸጥ፣ መለወጥ እንደዚያ ነገሮች ላይ በወሰድነው እርምጃ በፍርድ ቤት ትዕዛዝ 1.8 ሚሊዮን ካሬ ሜትር ቦታ ለማሳገድ ክረናል። አሁን ካልኩት ውስጥ 1.3 ቢሊዮን ብር በላይ ሆነ መሬት ለመንግስት ተመላሽ እንዲሆን አድርገናል። ከዛ ውጭ 100 ሚሊዮን ብር የሚገመት ብር በሙስ በሙስና ወንጀል የተገኘ ነው በሚል ትርታሬ እንደዚሁ በፍርድ ቤት እንዲታገድ እንዳይንቀሳቀስ ያደረግንበት ሁኔታ አለ። ከታገደው ንብረት ውስጥ ወደ 35.5 ሚሊዮን ብር ለመንግስት ገቢ እንዲሆን አድርገናል። ከዚህ ውጭ በተሳሳተ መንገድ ኤልሲ ተከፍቶ አሜሪካ የሚገኝ ሲቲ ባንክ እንዲተላለፍ የነበረ ወደ 50 ሚሊዮን ብር በእኛ ጥረት እንዳይከፈል የተደረገበት ሁኔታ አለ። ከዛ ውጭ ወደ ዱባይ ሲሄድ የተያዘና ከብሔራዊ ባንክ ማለት ከተወሰኑ አመታት በፊት የተጨበረበረ ወርቅ ግምቱ ወደ 81.7 ሚሊዮን ብር የሆነ በአጠቃላይ 96 ኪሎ ግራም ወርቅ ለመንግስት ገቢ እንዲሆን በፍርድ ቤት አስወስነናል። ባለፉት አመታት ከተደረጉ ኑራና ክስ ጋር በተያያዘ 125 ልዩ ልዩ ተሽከርካሪዎች ታግደዋል። ከነዚህ ከታገዱት ተሽከርካሪዎችም ውስጥ 39ኙ ለመንግስት ተመላሽ እንዲሆኑ ተደርገዋል። ከዛ ውጭ 147 መኖሪያ ቤቶች፣ 4 መለሰኛ ህንጻዎች ያሳገደናል በፍርድ ቤት። በተለያየ ግንባታ ደረጃ ላይ የሚገኙ 4 ህንጻዎች ለመንግስት ገቢ እንዲሆኑ አድርገናል። 2 ሆቴሎች፣ 2 ፋብሪካዎች ጨምሮ 32 የንግድ ድርጅቶች በሙስና ድርጊት ጋር ተያይዞ በተጠርጣሪዎች የተያዙ ናቸው በሚል እንዲታገዱ አድርገናል። ከዚህ በፊት 158 ሚሊዮን ብር በላይ ግምት ያለው ከብሔራዊ ባንክ የወርቅ ማጭበርበር ጋር በተያያዘ ስራዎችን ሰርተን ይሄ 158 ሚሊዮን ብር የመንግስት እና የህዝብ ሀብት በተለያየ መንገድ ለመንግስት እንዲመለስ ያደረግንበት ሁኔታ አለ። 1.5 ቢሊዮን ብር በላይ የቴሌኮም ግዢ ጋርም እንደዚሁ የሰራናቸው ስራዎችና ያስቀጣንበት ሁኔታ አለ እና አሁን መሬት ወረራ ቢያንስ ለዘለቂታው ችግሩ ተፈቷል ብለን ባናስብም፣ ግን እንደፈለጉ የመውረር እንደፈለጉ መሬት የመያዝ ጉዳይ ሰዎች ቆሞ እንዲያስቡ ያስደረግንበት ሁኔታ አለ። በሙስና ወንጀል በመጠቆማቸው ምስክር በመቆማቸው ጥቃት የደረሰባቸው 130 ለሚሆኑ ምስክሮችና ጠቋሚዎች የከለላ ሰጥተናል። ከስራ የተባረሩ እንዲመለሱ፣ እድገታቸው የተከለከለ፣ ጥቅማ ጥቅማቸው የተከለከሉ ይህንን እንዲያገኙ አድርገናል። ከዛ ውጭ በሀብት ማሳወቅና ምዝገባ ረገድ ይህን ስራ ከጀመር 2 ዓመት ከ6 ወር ሆኖናል። ወደ 50 ሺህ የሚሆኑ የመንግስት ኃላፊዎች፣ ባለስልጣናት፣ ተሿሚዎች፣ ተመራጮችና የሚመለከታቸው የመንግስት ሰራተኞች ሀብታቸውን እንዲያስመዘግቡ አድርገን ይህንን መረጃ እያደራጀን እንገኛለን። መረጃውን ለህዝብ ይፋ የሚያደርግ ኮምፒውተር ቴክኖሎጂ በመታገዝ ማንም ሰው ይህንን መረጃ እንዲያገኝ የሚያስችለውን ስርዓት ለመዘርጋት በአሁኑ ሰዓት ይህን ስራ የሚሰሩ አካላትን በውድድር ለመምረጥ ስራዎች እየሰራን ነው። በዚህ ረገድ የዓለም ባንክ ጋር በጋራ እየሰራን እንገኛለን። እንደ ባጭሩ ያደረግናቸው እንቅስቃሴዎች እነዚህ ሊመስሉ ይችላሉ።
3: በቅርቡ ኦዲተር ጄኔራሉ ለህዝብ ተወካዮች ምክር ቤት ያቀረበው ገንዘብ አላግባብ ባክኗል ብሎ እስከ 6.5 ቢሊዮን ብር ድረስ የደረሱ ሪፖርቶችን አቅርቧል። ገና ሌላም ተጨማሪዎች እንደዚሁ ይኖራሉ ብሏል። ያ ከዚህ ከኮሚሽኑ ጋር በምን መልኩ ነው የሚታየው? እነዚህ የደረሱበት ያልታወቁ ወይም የተዘረፉ የተባሉ ገንዘቦች ላይስ የእናንተ አይን አርፏል? እርምጃስ ለመውሰድ ያደረጋችሁት እንቅስቃሴ አለ?
6: በመጀመሪያ ደረጃ ይሄ የተባለው ብር በሙሉ ተበልቷል የሚል ድምዳሜ ላይ መድረስ አስቸጋሪ ነው። ሪፖርቱም እኔ በግሌ እንደተረዳሁት ይህን የሚል አይደለም። የመንግስትን ገንዘብ አያያዝ ስርዓት ሳይከተል ተከናውኗል ነው እንጂ ተበልቷል የሚል ነገር መያዙ አስቸጋሪ ይመስለኛል። በዚህ ሂደት ውስጥ ተወሰነ ገንዘብ ተባለ ሊበላ ይችል ይሆናል። አይ ቲንክ ፓርላማው ዲቴይሉን እንደሚመረምር ነው በቅርቡ ያሳወቀው። ከዚህ ጋር ተያይዞ የሙስና ጉዳዮች በዚህ ውስጥ የሚታዩ ከሆነ ኮሚሽኑ የሚገባበት ሁኔታ ይኖራል ማለት ነው። ምንም ጥርጥር የለውም። አንዳንድ ጊዜ የኦዲት ሪፖርቶች ለእኛ የሙስና ወንጀል ምርመራ እገዛ ነው የሚያደርጉልን። የኦዲት ሪፖርቶችን ኮሚሽኑ ይከታተላል። ከዚህም አልፎ አንዳንድ የሙስና ወንጀል ጥርጣሬ ሲኖረው በየአንዳንድ መስሪያ ቤቶች ውስጥ ዋና ኦዲተር ኦዲት አድርጎ ግኝቱን እንዲልክልን ሁሉ እናደርጋለን። ስለዚህ የኦዲት ምርመራዎችን ክሎዝሊ ነው የሚከታተለው።
3: በኮሚሽኑ ስር ተፈላጊ የሆኑ ሰዎች ነገር ግን ከሀገር ውጭ ያሉ እና በፍለጋ ወይም ወንትድ ሊስት ውስጥ ያስቀምጧቸው ሰዎች አሉ? ያንንስ ዓለም አቀፍ ተቋማት ጋር ወይም ፖሊስ ጋር ጣመረ ስራ ትሰራላችሁ? በይፈለጋል ሊስት ውስጥ ያሉ ኢትዮጵያውያኖች አሉ ወይ? ገንዘብ በማሸሽ ወይም በተለያዩ ሙስና ጉዳዮች ከሀገር ውጭ ተሰደው ያሉና የሚፈለጉ?
6: አዎ ይኖራሉ። ምን ያህል ናቸው እነማን ናቸው የሚለውን እኔ መረጃው ላይ ኖረኝ ይችላል፣ ይህንን የሚመለከተው አካል ኮሚሽን ውስጥ ስላለ። ነገር ግን እንዳሉ በጥቅሉ መውሰድ ይቻላል። አንዳንዶቹንም ከኢንተርፖል ጋር በመነጋገር ያስመለስ ናቸው አሉ ወደ ሀገር ውስጥ። ሌላው እነዚህ ሰዎች ለማስመለስ በባይላተራል ደረጃ ከሀገሮች ጋር እንደዚህ እንደዚህ አይነት ስምምነት ማድረግን የሚፈልግበት ሁኔታ አለ። እነዚህ ነገሮች በአለም አቀፍ ደረጃ በሚፈልገው ደረጃ ተጣማ በሆነ መልኩ እየተከናወኑ ለማለት ያስቸግራል። ነገር ግን የተባበሩት መንግስታት የጸረ ሙስና ኮንቬንሽን ኛም አጽባቂ አገርና ለብዙዎች

0: You're listening to SBS.
1: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
2: በዚሁ ወደ ቀጣዩ ቃለ መልሳችን እናልፋለን። ከፕሮፌሰር ማሞ ሙጬ ጋር በኢትዮጵያዊነትና ፓን አፍሪካኒዝም ዙሪያ ከርነው ቃለ መልስ ነው እንሆን። ፕሮፌሰር ማሞ ሙጬ በቅርቡ በደቡብ አፍሪካ ፕሪቶሪያ ኬፕ ታውንና ደርባን ከተማ ውስጥ የኢትዮጵያዊነት ፋይዳ ለፓን አፍሪካኒዝምና ለአፍሪካ ህዳሴ በሚል ርዕስ አንድ ኮንፈረንስ ተካሂዷል። እርሶም ከኮንፈረንሱ ተሳታፊና አስተባባሪዎች አንዱ ነበሩ። በቅድሚያ የኢትዮጵያዊነት ጽንሰ ሐሳብ ውስጥ በእነማንና እንዴት ነው የፈለቀው?
3: ኢትዮጵያኒዝም የተፈጠረው በጥቁር ቄሶች ነው። ጥቁር ቄሶች ቅድስት ቤተክርስቲያን ሄደው መጽሐፍ ቅዱስ ውስጥ ምንም ስማቸው የለም፣ የኢትዮጵያ ግን አለች፣ ጥቁሩን እኛ ይሆን ነው አለን። ለምንድን ነው እግዚአብሔር ነጭ ነው የምትሉት? ለምንድን ነው ልጁ ነጭ ነው የምትሉት? ለምንድን ነው መንፈስ ቅዱስ ነጭ ነው? ለምንድን ነው ጥቁር የሆነ ሁሉ ሉሲፈር ነው ወይም ሰይጣን ነው የምትሉት? ብለው ሳውዝ አፍሪካ ትልቅ እንቅስቃሴ የፈጠሩ ማለት ነው። ከቤተክርስቲያን ነጻነት ጀመሩ ሰዎች ወደ ፖለቲካ ነጻነት ገቡ። ኢትዮጵያኒዝም ልክ በዓለም ነው የተሰራጨው ማለት በአሜሪካ፣ በካሪቢያን፣ በእንግሊዝ ቅኝ ግዛት የሆነች በፈረንሳይ የነበሩት እና ካሜሩን ከዛም በኋላ ከ1957 ዓመተ ምህረት ድረስ በየቦታው ሰራጫል። ይሄ ሆኖ ነው በሱ መሰረት ላይ ነው እንግዲህ በ1900 ዓመተ ምህረት ፓን አፍሪካን ኮንግረስ ሲጀመር 1896 የአድዋ ጦርነት ነበር። ከዛ ጋርም አያያዙት እና ከና አጼ ምኒልክ ጋር ግን ተገናኝተዋል። እንግዲህ ምን ያህል አጼ ምኒልክ ገብቷቸው ይሄን ነገር እንደቀጠሉበት ይሄ ነው ልንል እንችላለን። ግን ዋናው ምንድን ነው እነኚህ ያቋቋሙት ሰዎች እነ ሰልቬስተር ዊሊያምስ በደንብ አነጋግሯቸዋል። ጦርነቱ ጋር እንዲደግፋቸው ፈልገዋል። ከዛም በኋላ እሳቸው ፓን አፍሪካን ኮንግረስ እንዲደግፉ በሙሉ ምትላቸው ይሄ በጣም ስለ ፓን አፍሪካኒዝም የሚያወሩት መጽሐፎቱ የተናገሩት የሰሩት ሁሉ እነ ዱቦዋ እነ ዴላኔ ሁሉም እነ ማርከስ ጋቢ ሁሉ ምትለው ኢትዮጵያኒስት ነበር በሙሉ። እና በሙሉ ስታየው አሁን ምርምር አድርገን በሙሉ ያገኘ ነው ገርሞና በጣም በሙሉ ኢትዮጵያኒስቶች ነበሩ። ኢትዮጵያኒዝም አንድ አይነት አይደለም። ለምሳሌ የእንግሊዝ ኮሎኒያል ስር የነበሩ ሁሉ ለየት ያለ አቀራረብ ነው የሚያቀርቡት። ለምሳሌ በሳውዝ አፍሪካ የቤተ ክርስቲያን ነገር ነበር። አሜሪካም ስሌቭ ስቶሪ ወይም የባሪያዎቹ ከዚህ ጋር አያይዘው ነው የመጣው። በኋላ ነው ራስተፌሪያን ሁሉ የምትለው በሙሉ የተያያዘው ከዚህ ከኢትዮጵያ ጋር ነው። አሁን እኔ የተገነዘብኩት ምንድን ነው የኢትዮጵያ ታሪክ እና የኢትዮጵያ ስም በተለይ በጥቁሩ ዓለም ሰፋ ያለ ከብራዚል እስከ የትም እንዲህ አይነት ሰፊ የሆነ እንትን ሲኖረው እና እኛ ኢትዮጵያኖቹ ጠንከር ብለን በደንብ አድርገን አብረን ይህን ነገር እቺ እንዲህ አይነት ስም ያላት ሀገር ትልቅ ሆና የነበረች ሀገር ትልቅ እንዴት ትሆናለች እንዴት እናረጋታለን እና እንደገና መጠሪያ ትሆናለች እንደማለት። አሁን የምታየው ነገር ሀገራችን የምታየው ሰው በደንብ ጥሩ የሆነ ተባብሮ አንድ ሆኖ ይህን ነገር ገብቶት ወደፊት እንደመሄድ እና የፓን አፍሪካኒዝም ኃይለኛ እንትን እንደማድረግ ይልቅ የምታየው ነገር ምንድን ነው እንደምታየውኝ ሀገር ስለ ምንድነህ ነው አንተ አማራ ነህ አንተ ትግሬ ነህ እንደዚህ ነው ሰው የሚያወራው። እዛ እንዲወጣ ነው ማድረግ ያለብን። እንግዲህ ትልቅ ነገር ኢትዮጵያ የሰጠችው ትምህርት ለአፍሪካ ዓለም በሙሉን ምንድን ነው ምንም ቢሆን ምንም ዊ መስት ሴሌብሬት አወር ሲሚላሪቲ አንድነታችንን በደንብ አድርገን እንትን ማለት አለብን። በጣም ደስተኛነት እንዲሰማን ይገባል ነው ያሉት። ግን ልዩነታችን ደግሞ ምንም ችግር የለውም አፕሪሺየት ማድረግ ወይም በደንብ አድርገን ተገንዝበን አብረን መኖር እንችላለን። በዚህ መሰረት ብንሄድ አፍሪካ አንድ ሊሆን ይችላል። ኢትዮጵያም መሰረት የሰጠች አገር ናት። ይቺ አገር ቢገሏትም የምትኖር አገር ናት ብለን በጣም ሰፋ ያለ ታሪክ ያላትና ጥሩ ነገር ጥሩ ባህሪ መጣባት ሀገር እንደሆነች አድርገን አሁን ያለባትን ችግር ሁሉ ለመቋቋም ብንችል ከፓን አፍሪካኒዝም እንዲህ አይነት ትምህርት ሁሉ ኢትዮጵያዊ ቢወስድና ስራዬ ብሎ ደግሞ አሁን እኛ እንዳደረግነው አሁን ጥናት እኛ አሁን ፔፕ ጻፍ ነው አዝ ዊዝ ዘ ፓስት ሶ ኦልሶ ዊዝ ዘ ፊውቸር ሪአንክሪንግ ኢትዮጵያኒዝም ፎር አፍሪካን ሬነሳንስ ኤንድ ዩኒቲ ብለን እንደ ድሮውም በጥንትም እንደተደረገው አሁንም ቢሆን ኒው ኢትዮጵያኒዝም ያስፈልጋል። ምክንያቱም በሙሉ አፍሪካ ቅኝ ግዛትን ገና በሙሉ አለፍ ማለት አንችልም። ኒው ኢትዮጵያኒዝምን ማስፋፋት አሁን ሳቦ ምቤኬ እሱን ነበር አድቮኬት ያደረገው ለአንደኛው ክፍለ ዘመን ኒው ኢትዮጵያኒዝም አዲስ ኢትዮጵያኒዝም ያስፈልገናል ነው ያለው።
2: እንዳነሱት ከታምቦ ምቤኬም እንደዚሁም በኮንፈረንሱ ላይም እንደተገለጸው በጥልቀት እንደተነሳው አዲስ ኢትዮጵያዊነትን ስሜት እንዴት ነው መግለጽ የሚቻለው? ቀደም

0: ሲል እንዳሉት ሀገሪቷ በአሁኑ ወቅት በጎሳ ተከፋፍላ ያለችበት ሁኔታ ነው። ክልሎች ራሳቸው በቋንቋ ማነት ተከፋፍለው የሚገኙበት ሁኔታ ነው። ከዛ ወጥቶ አዲስ ኢትዮጵያዊነት ለመመስረት እንደምን ይቻላል? እዚህ ከጎሳ ፖለቲካ ያልነጻ ለወጣች ሀገር እንደምን ሆነ ነው ለሌላው አዲስ ኢትዮጵያዊነትን የማስተላለፍ ብቃቱ ሊኖራት የሚችለው?
1: ምንድን ነው መሰለ ይሄ ኢትዮጵያኒዝም ምልህ ነገር የተፈጠረው ከውጭ ነው። ውጭ የሆኑት ኢትዮጵያ የአላትን ታሪክ ለጥቁር ህዝብ አለኝታ የሆነ ነገር መፍጠሯ ከእግዚአብሔር ጋር የነበራትን ሁሉን አይተው ነው እነዚህ እና የሀገሪቷን ደግሞ አድዋ ጦርነት ላይ ያደረገችው በጣም ቀላል አድርገው አያዩትም። በራስ መተዳደር ይህን ያህላም ጥቁር ሆኖ ቢካዝ ሁሉ ጥቁሩ ምንድን ነው እንደ ዕቃ ነበር የሚሸጠው እና ያልተሸጠች ሀገር ነጻነት ያላት ሀገር ብለው ነው እንግዲህ ሲፈጥሩት አሜሪካን ጀምረው ውጭ ሀገር። አሁን አንዳንዶቹ ያስገርመሃል፣ ኢትዮጵያን በጣም የሚያከብሩ ታገኛለህ። ለምሳሌ ኢትዮጵያን የማያከብሩ እንደዚህ መከፋፈል የሚፈልጉ በጥቅም የሚያዩት እና ሀገሪቷን እችን የተከበረች ሀገር በጣም ዓለም ያከበራትን ሀገር ጠላትም ያከበራትን ጠላትም እንዲያው ቢያጠቃትም ሊያጠቃትም ቢሞክር እንደው በቀላሉ አላይ። አሁን አንድ የእንግሊዝ ኮሚሽነር ነው እንደ ኢትዮጵያ አይነት ኩሩ ህዝብ በዚህ ዓለም አይቻላትም ይላል። ዋናው ምንድን ነው መሰለህ እንዴት ብለው እንዳዩን ነው። የኢትዮጵያኒዝም ለምንድን ነው የሚያስፈልገው ስትል አሁን ኢትዮጵያ ያለችበት ሁኔታ አይደለም። እንደሱ ሆኖ ኢትዮጵያ ምን ፈጠረች፣ ኢትዮጵያኒዝም ምን ካራክተሪስቲክስ አለው እና አዲስ የሚያደርገውና እንደገና ለምንድን ነው መጠቀም ያለብን፣ እንደገና ለምንድን ነው አሁን ማንሳት ያለብን ስትል ኢትዮጵያኒዝም ማለት ዲግኒቲ፣ ፕራይድ፣ ሰልፍ ወርዝ self-reliance, independence, freedom. ሌላ ደግሞ ሁለተኛው ውጭ መጥቶ ሊያጠቃ የሚፈልገውን ሬዚስት ማድረግ። ነጻነትን በፍጹም ኮምፕሮማይዝ ለሰው እንሰጣለን የሚባል ነገር የለም። የሀገር ነጻነት፣ የራስ ነጻነት፣ እንዲህ አይነት ኩራት፣ እንደነዚህ ያሉ ካራክተሪስቲክስ ናቸው ነው የምልህ። እነዚህ ናቸው አሁን አፍሪካ ያስፈልገዋል። ምክንያቱም ከቅኝ ግዛት በሙሉ አልወጣንም። በጃዙር በመከፋፈል ልዩነታችን እያሰፉ አፍሪካን እየጎዱት ነው እና ኢትዮጵያኒዝም ሲመሰረት ያን ጊዜ የነበረው አይነት ከነጮች ቤተክርስቲያን ነጻ እንውጣ ብለው የራሳቸውን ቤተክርስቲያን ሲያቋቁሙ የኢትዮጵያ ቸርች ሳውዝ አፍሪካ በየቦታው የኢትዮጵያ ቸርች እያሉ ናይጄሪያ ሳይቀር፣ ካሜሩን ሳይቀር፣ ጋና፣ ላይቤሪያ በየቦታው ሲያቋቁሙ፣ ኬንያ በየቦታው ተቋቁሟል። ይሄን ሲያደርጉ እንደዛ ብለው እንዳደረጉት ሁሉ አሁንም ቢሆን ያን ሰፊ እንቅስቃሴ ያስፈልጋል ለማለት ነው። ይሄ እንግዲህ የሚጠቅመው ምንድን ነው ለኢትዮጵያ እንደዚህ አይነት ሀገር ለምንድን ነው እኛ የምንከፋፈለው ብሎ ሰው መገመት ቢችልና መገናዘብ ቢችል በጣም ትልቅ ትምህርት ቢያገኝ ጥሩ ነው። እሱን ለማድረግ መሞከር ያለብን ይመስለኛል። ይችን ሀገር ለትልቅ ስም ስላላት በስሟ በኖርም ይቻላል። ድህነትም ቢኖረን ይህ አይነት ኃይለኛ የሆነ መንፈሳዊ የሆነ ነገር ለዓለም የሰጠነው ትልቅ ስጦታ ስላለ አሜሪካ ከሚሰጠው ሴኪሪቲ ይልቅ ኢትዮጵያ የሰጠችው መንፈሳዊ ምግብ ለዓለም ይበልጣል። በተለይ ለተጨቆነው ህዝብ ያደረገችው ለጥቁሩ ህዝብ ያደረገችው ቀላል ነገር አይደለም ብለን አገሪቷን እንደገና ትልቅ አድርገን አንድ ላይ ብንሆን እቺ ሀገር አንድ ሰው የማይራብበት አንድ ሰው የማይጎዳበት ኃይለኛ የሆነ ባህሪ ያለው ታሪኳን እንደገና መስመለስና አድሶ ወደፊት መሄድ ይቻላል።
0: በኮንፈረንሱ ማብቂያ የወጣው መግለጫ ላይ እና አሁንም ቅድም እርስዎ እንዳነሱት አፍሪካ አሁንም ገና ከፖስት ኮሎኒያሊዝም ወይም ከድህረ ቅኝ አገዛዝ ገና ሙሉ በሙሉ ነጻ አልወጣችም የሚል ነገር ተጠቅሷል። ከአሁን ድረስ በድህረ ቅኝ አገዛዝ ስር ነች ሲባል ከምን አኳያ ነው?
1: አፍሪካ ይኸውልህ፣ አንድ አፍሪካ ሀገር ሄዶ አውሮፓን አታክ አድርጎ ወይም አንድ ነገር አድርጎ አቁምት ሁልጊዜ የምታየው ሌሎች እየመጡ አፍሪካ ውስጥ ሲገቡ ነው። ይሄን እኮ ለማቆም አንድ ላይ ሆነን ማን ይግባ ማን ይምጣ እኮ ማለት አንችልም። ማሊ ስትፈልግ ፈረንሳይ ትጋብዛለች። አፍሪካ ዩኒየን ስንት ጊዜ ቆይቶ ነው መግለጫ የሚሰጠው? ሊቢያ የሆነውን አታያለህ። አሁን ለምሳሌ የአሜሪካ አፍሪካውም የሚሉት ጅቡቲ የኛ አጠገብ አለ። አፍሪካ አንድ ቢሆን ኖሮ ኩራት ይኖረዋል። ኢትዮጵያኒዝም እዚህ ነው የሚጠቅመው። ኩራት ይኖረዋል። የለም፣ አንድ ላይ ሆነን ተነጋግረን ስንፈልግ እንጋብዛችኋለን፣ ሳንፈልግ አንፈልጋችሁም ማለት እንጂ ይሄ የሌለው እንትን ነጻነት አለው ማለት ያስቸግራል። ሌላው አሁንም ቢሆን ገንዘብ ከውጭ ነው የሚመጣው። ብዙ ጊዜ እሱ ከሰጡህ ገንዘብ የእነሱ አጀንዳ ነው የምትከተለው ማለት ነው። እና ሪሊ ከቅኝ አገዛዝ ለመውጣት ማለት ሁሉ አይነት ነው የሚያስፈልገው፣ በፖለቲካው፣ በኢኮኖሚው፣ በሁሉም አንጻር በሳይንሱ በሁሉም። አሁን የእኛን ይሄን ታየው ዲክሌሬሽኑን ይሄ ጠቅላላ ብዙ ኤክስፐርት ነው በጣም እኔ እንደ አይነት ኃይለኛ የሆነ እንደ ጅረት ውሃ እውቀት የፈሰሰበት ቦታ አላየሁም። ታየሁት ሁሉ ነው ምድር ደግሞ የመጡት በሁሉ ነው፣ ከካሪቢያን፣ ከአሜሪካ፣ ከላቲን አሜሪካ፣ ከአፍሪካ በሙሉ በየአውሮፓ ከሁሉ መጡ፣
0: ከአውስትራሊያ በስተቀር
1: አውስትራሊያ ይቅርታ አንተ እንግዲህ ኔክስት ታይም እንነግርህና እንድትመጡ ይሆናል እናንተም እና ሁሉ በሙሉ መጣ ጥሩ ዲክለሬሽን አወጣን we called it the third swane declaration ብለን እና ኢትዮጵያኒዝም በደምባርጎ ዲክለሬሽን ውስጥ ገብቷል አዲስ ኢትዮጵያኒዝም እንደሚያስፈልገን ማለት ሙሉ ነጻነት ያስፈልጋታል አፍሪካ ሙሉ አንድነት ያስፈልጋታል አሁን ውጭ ሀገር ያለውም ሪተርኒንግ ታለንት ፈንድ ብለን የውጭ ያለው የታለንት እንደናንተ ያለውንም ሀገር ውስጥ እንዲገባ ማድረግ እና አፍሪካን ጥለን አይደለም እዚሁ የታገል ነው መታገል አሁን እኔ አውሮፓ መኖር ይችላል ግን እዚህ እኔ ይሻለኛል መተው እቺ ልተው ነው አፍሪካ አውሮፓን በሙሉ አፍሪካ መታገሉ ነው የሚሻለው
0: አሁን ያነሱት የተማሩ አፍሪካውያኖች ወደ አፍሪካ ተመለሰው አፍሪካን መልሰው በልጆቿ እንድትገነባና በሁሉም ዘርፍ ከሌላው ከሰለጠነው ዓለም ጋር እኩል ተወዳዳሪ እንድትሆን ለማድረግ ጥረት መደረግ አለበት የሚለው አንዱ የውሳኔ ሐሳብ ነው በተላለፈው በመግለጫው ላይ ያንን እንዴት ነው ኡን ማድረግ የሚቻለው የተማሩ ሰዎች ፈቃደኛ ሆነው እንኳን ወደ ሀገራቸው እንመለስ ሉ መልካም አስተዳደር በሌለበትና መጪ ሆኑ ፖሊሲዎች በማይራመድበት ሀገር ውስጥ በነጻነት እንደምን አድርገው ነው አፍሪካ በአፍሪካ ልትገነባ የምትችለው
1: ኤክስፐርቲስ ያላቸውን ባላቸው ኤክስፐርቲስ ሄደው ማገልገል ይችላሉ ሲያገለግሉ ይወልይ ፈንዱ የሚጠቅማቸው ምንድነው መሰለ 3 ወር ቆይቼ ልምጣ ካሉ 3 ወር ቆይተው ይመጣሉ ወይም 1 አመት ካሉ 1 አመት ደሞ አንድ ያውን ሊሄድ ካሉ አንድ ያውን እንዲሄዱ ደረጋል ማለት ነው ለምሳሌ አንዳንዶቹ ችግርም ቢኖርባቸው የፖለቲካዊ ምናምን ችግር ቢኖርባቸው ሄደው ማየታቸው ይጠቅማቸዋል የትም ሀገር ኬንያ ችግር ቢኖርባቸው የትም ሀገር ቢኖርባቸው ሄደው አይተው መምጣታቸው ይጠቅማቸዋል ድሉ መከፈቱና ውጭ ላለው ቤተሰብ ምንም ላለው ሁኔታውም እንዳለ ሆኖ ውጭ ሀገር የኖረም ሆኖ አገሩ ገብቶ ጥቅም ያለው ነገር ጥሎ መሄዱ ህዝቡ ጋር መገናኘቱ በጣም ይጠቅማል ነው ዋናው ነገር መለየት ያለብን ግን መንግስትንና ህዝብን አንድ አርጎ ወይም መንግስትና ሀገርን አንድ አርጎ ማየት የለብንም ህዝቡና ሀገር ሰፋ ያለ ነው
0: በጥቅሉ ኢትዮጵያዊነት ቀደም ሲሉ የነበሩት አባቶቻችን በከፈሉት መስዋዕትነት የተነሳ የሀገሪቷ ታፍራ ተከብራለች በዛም የተነሳ ኢትዮጵያዊነት አንዱ የተሰጠው ትርጓሜ ራሱ እንብተኝነት ሀገርን አሳልፎ ለባዕድ ያለመስጠት የነጻነት ወዳድነት እና ክብር ያለው ህዝብ ተደርጎ ይቆጠራል ያም ነው ሌሎችን ከቀኝ ግዛት በመውጣት ነጻይቱን አፍሪካ ለማቆም ለአፍሪካውያን እንደዚሁ አኩሪ የሆነ በጎ አስተዋጽኦ አድርጓል የሚሉ ነገሮች ተነስተዋል በአውሮፓና በሰሜን አሜሪካ ሌሎች እንደዚሁ ከባርነት ነጻ የሚወጡበት የትግል መሳሪያ ሆኗቸዋል በተለይ አፍሪካ አንድነት ወይም አሁን አፍሪካ ህብረት የሚባለው ጋፋና መስራች መሪዎች አገሮች ውስጥ አንዷ ኢትዮጵያነት መሪዋን በወቅቱ ቀዳማዊ ኃይለ ሥላሴ ነበሩ ለንኩርማ ሐውልት ሲቆም ለቀዳማዊ ኃይለ ሥላሴ ግን ያ ክብር ተነፍጓቸዋል ያንን ለአላገኙም በዛ ላይ እርሶም ሆነ ሌሎች እዚህ የኮንፈረንስ ተሳታፊዎች ያላችሁ አቋም ምንድነው እርሶስ በግል ይሄንን በተመለከተ በአፍሪካ ህብረት ላይ ጫና ለማድረግ ሎቢ ለማድረግ እናንተ ግሩፕ ወይም ደግሞ እርሶ በግል ያሰቡ ያሉት ነገር አለ ወይስ እስካሁን የፈጸሙት ነገር አለ
1: ጥያቄው ተገቢ ነው ግን ጃንሆይ የአፍሪካ ዩኒየን ብቻ ሳይሆን በሀገራቸው በደንብ አድርጎ ያደረጉትን ጥሩና መጥፎውን ለይቶ ምንም ቢሆን ብዙ ነገር ጥሩ ያለውን አይቶ በኢትዮጵያዊነት ጨዋነት አንድ ሀውልት ቢቋቋምላቸው ጥሩ ነው ብዬ አምናለሁ። እሱ ብቻ ሳይሆን በአፍሪካ በኩል ከሀውልት ከሚቋቋምላቸው ይልቅ የኃይለ ሥላሴ አፍሪካን ኢንቴግሬሽን ቼር ይሄ ፕሮፌሰሪያል ቼር እንደሱ አይነት ነገር ቢቋቋምላቸው ጥሩ ነው። ምክንያቱም ትምህርት ይፈራላ የእሳቸው ምን እንዳደረጉም የተናገሩትን ንግግር ምኑ ሁሉ ተማሪዎች ይፈሩላቸዋል ማለት ነው እና በኃይለ ሥላሴ ቼር ተብሎ ፕሮፌሰሪያል እንትን አሁን ዩኒቨርሲቲዎቹ ወይና አዲስ አበባ ዩኒቨርሲቲ ወይም የተለያዩ ዩኒቨርሲቲ ወይም መንግስትም ቢሆን ቢያቋቋምላቸው ጥሩ ነው ባይነኝ ነው። የንክሩማ ጋና መንግስት በጣም ሎቢ አድርጓል ነው አይ ቲንክ የኢትዮጵያ መንግስት አሁን ያለው መንግስት ሎቢ ላያደርግ ይችላል ምክንያቱም የናጽ ኃይለ ሥላሴን እየታገለ የመጣ መንግስት ነው ያለው። ሌሎችም መንገዶች መፈለጉ ጥሩ ነው ማለት ስማቸው እንዲቆይና ጥሩ ነገር የሰሯቸው ነገር በተለይ በአፍሪካ ላይ ጥሩ ነገር ሰርተዋል። አፍሪካዊ ነኝ ይሉ ነበር ነው አፍሪካ አገራችን ዚልሃል መዝሙር ሁሉ
0: አስታውሳለሁ
1: ተርኩ ነበር ሐራም ቤት ዚላል እኛ እንዲ ብለን ያደግነው
0: እና
1: እግዚአብሔር ይስጣቸው ምልሳቸውን በደም መመስገን ይገባቸዋል። 1972 ዓመት እሳቸው ከመወደቃቸው 2 ዓመት በፊት የአፍሪካ አባት ተብለው በኦኤዩ ሳኔ ተላልፎላቸዋል እና ምንም ይሁን ምን ይሁን ሰውየው ትልቅ ሰው ነበሩ።
0: መልካም ፕሮፌሰር ማሞ ሙጬ ስለ ቃለ ምልልሱ እናመሰግናለን።
1: ታንክ ዩ እግዚአብሔር ይስጥህ አንተም ስለ ይሄን ያለ የለፋ ነው እግዚአብሔር ይባርክ ቀጥል እንደሱ ማድረጉ ጥሩ ነው። በተቻለ መጠን የተባበርን ወደፊት አንድነት ፈጥረን አገራችንን ካለችበት ችግርም ብናወጣ ጥሩ ነው አፍሪካንም በሙሉ ብናወጣ ጥሩ ነው እና አይ ቲንክ ኢትዮጵያንም ስናወጣ አፍሪካን እንደማውጣት ነው አፍሪካን ስናወጣ ኢትዮጵያን እንደማውጣት አድርገን እንደዚህ አይነት አመለካከት ቢኖርን በጣም ጥሩ ነው። እግዚአብሔር ይስጥ እንግዲህ።
2: 7 billion stories and counting. SBS Radio.
0: በዚሁ ወደ ቀጣዩ ቃለ ምልልሳችን እናልፋለን።
3: Thank you for having me. It's a pleasure to be with you today. Somalia went through a difficult times for the last 20 years. It was a country ravaged by civil war, anarchy, instability, fundamentalism, piracy, and all sorts of social ills.
0: እንድቀርብ ስላደረከኝ አመሰግናለሁ። በዛሬው ዕለት ካንተ ጋር በመሆኔ ደስታዬ ነው። ባለፉት 20 አመታት ሶማሊያ አስከፊ በሆኑ ግዚያቶች ውስጥ ነው ያለፈችው። በእርስ በርስ ጦርነት፣ ስርዓት አልበኝነት፣ አለመረጋጋት፣ ጽንፈኝነት፣ የባህር ውንብድና እነዚህን በመሳሰሉ ማህበራዊ ደዌዎች የራደች አገር ናት። የኢትዮጵያ ወንድሞቻችንን ጨምሮ ለዓለም አቀፉ ማህበረሰብ ምስጋና ይግባውና ሶማሊያ በአሁኑ ወቅት ወደ ትክክለኛ አቅጣጫ እየተጓዘች ትገኛለች። በቅርቡ በሙሉ መንግስታዊ መዋቅር የሚያስተዳድር አዲስ መንግስት መስርተናል። ከህግ አልባነትና ቀውስ ዘመን ወጥተን ወደ ሰላምና መረጋጋት ዘመን እንደምንሻገር ተስፋችን ነው። ይሁንና ገና ከምንፈልገው ደረጃ ላይ አልደረስንም። የሰላምና መረጋጋቱ ጉዞ ረጅም ሊሆን ይችላል። ሰላም ሶማሊያ ውስጥ አሁንም ገና በቋፍ ያለ ነው። ጽንፈኝነትና አክራሪነት አሁንም ሶማሊያ ውስጥ ተከስቷል። የባህር ውንብድና ምንም እንኳን በቅርቡ የተዳከመና የቀዘቀዘ ቢሆንም አሁንም ችግር ሆኖ ነው ያለው። ኢኮኖሚው አሁንም ድረስ አስጋሚ ነው። ያለ ሰዎች ኑሯቸውን አደላድለው ለመምራት አልቻሉም። የሶማሌ ወጣቶች የሥራ አጥነት ቁጥር ወደ 80% እየተጠጋ ነው። አገሪቱ አሁንም ብርቱ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎች ገጥሟት ነው ያለችው። አለመረጋጋትን አንስተዋል። የሶማሊያ አለመረጋጋት በተለይ ለኢትዮጵያና ለሪጂዮኑ ምን ማለት ነው?
3: Somali problem, as all we know, is no longer confined to the borders of Somalia. Terrorism is a regional problem, especially for our neighbors, Ethiopia, Kenya, Djibouti, and other countries.
0: አንተም እንደምታውቀውና ሁላችንም እንደምናውቀው የሶማሊያ ችግር በሶማሊያ ድንበር ውስጥ ብቻ የተወሰነ መሆኑ አብቅቷል። ሽብርተኝነት የሪጂዮኑ ችግር ነው። በተለይም ለጎረቤቶቻችን ኢትዮጵያ፣ ኬንያ፣ ጅቡቲና ሌሎች አገራት የባህር ውንብድና እንዲሁ ችግር ሆኗል። በተለየ መልኩ ለኢትዮጵያ ብቻ ሳይሆን ለሶማሊያ፣ ኬንያ፣ ጅቡቲና ሌሎች የሪጂዮኑ አገራትም እንዲሁ። ስለሆነም የሶማሊያ ችግር አለመረጋጋት፣ አክራሪነት፣ ሽብርተኝነት፣ ጽንፈኝነት ወደ ጎረቤቶቻችን የመስፋፋት ተጽዕኖ አለው። ሁላችሁም እንደምታውቁት ከኢትዮጵያ ጋር ረጅም ድንበር እንካለላለን። የሶማሊያ ችግር ኢትዮጵያ ውስጥ አለመረጋጋትን ፈጥሯል። ይህም ብቻ አይደለም፣ የኤርትራ አገዛዝ አልሸባብን በመደገፍ የውክልና ጦርነት ከኢትዮጵያ ጋር ሶማሊያ ውስጥ እየተዋጋ ነው። በመሆኑም ለኢትዮጵያና ለአጎራባች አገራት ይህ ግዙፍ ፈተና ነው። ይህን ችግር ከማሳወቁና ከመታገሉ አኳያ ለዚህም ነው የሶማሊያ አለመረጋጋት ብርቱ የሆነ አለመረጋጋት ወቅታ ኢትዮጵያ ላይ ፈጥሮ ያለው። የኢትዮጵያ ወታደራዊ ጣልቃ ገብነት ለሶማሊያ ያስገኛቸው ጥቅሞችና ጉዳቶች ምንድናቸው ይላሉ?
3: Ethiopia and Somalia today have a common enemy and therefore they should have a common strategy. It's very important for all of us to know.
0: ኢትዮጵያና ሶማሊያ በአሁኑ ወቅት የጋራ ጠላት አሏቸው። ስለዚህ የጋራ ስትራቴጂም ሊኖራቸው ይገባል። ለሁላችንም ይህን መገንዘቡ በጣም ጠቃሚ ነው። ኢትዮጵያና ሶማሊያ ታሪካዊ ጠላቶች ናቸው የሚለው ዝማሬ በስፍራው የሌለ ነው። አንዳችን አንዳችንን የምንካለል ሁለት ወንድማማች አገሮች ነን። የሶማሊያ መንግስት ከፈረሰ በኋላ የሶማሊያ ህዝብ ኢትዮጵያ ውስጥ ደህንነትና መጠለያን ጠይቋል። በርካቶች አሁንም ድረስ ኢትዮጵያ ውስጥ አሉ። በመሆኑም የኢትዮጵያ የሶማሊያ ወታደራዊ ጣልቃ ገብነት በእጅጉ ማለፊያ ተቀባይነት አለው። እንፈልጋቸዋለን። ስለምን የሶማሊያ መከላከያ ጦር ራሱን ችሎ አገሪቷን መረጋጋት ለማስጠበቅ ገና ብቁ አይደለምና። እንደሚያቆት ሶማሊያ ኦጋዴን የራሴ ግዛት ነው በሚል የገባኛል ጥያቄዋ ለረጅም ጊዜ ቆየ ነው። በኦጋዴን የግዛት ይገባኛል ጥያቄ ላይ ያዲሱ የሶማሊያ መንግስትና የርሶ አታይ ምንድነው?
3: You know, the policy of Somali government, as far as I know, is to leave Somalia to be at peace with itself first and also to be at peace with its neighbors.
0: እንደምታቀው እኔም ራሴ እስከማቆ ድረስ የሶማሊያ መንግስት ፖሊሲ በቅድሚያ ከራሱ ጋር ሲልም ከጎረቤቶቹ ጋር በተሻለ ሁኔታ መኖር ነው። የሶማሌ ህዝቦች ኢትዮጵያ ውስጥ ነጻነት፣ መብትና ፍትህን በአማሩ ስር ወይም ከኢትዮጵያውያን ወንድሞቻቸው እስካገኙ ድረስ ለኛ መልካም ነው። ሶማሊያ በኦጋዴንና ኢትዮጵያ ውስጥ ባሉት ወንድሞቻችን ሳቢያ ከኢትዮጵያ ጋር ለመዋጋት እንደማትዳዳ ተማመናለሁ። በሰላም እስከኖሩ ፍትህ፣ ነጻነት፣ መልካም እድሎችን ልክ እንደሌሎች ኢትዮጵያውያን እስካገኙ ድረስ የሶማሊያ አካል ከመሆን ይልቅ እዚያው ባሉበት ቢሆኑ መልካም ነው። የወቅቱን የሶማሊያና

0: እንደምናመሻችሁ አድማጮቻችን፣ ለሰኞ ሰኔ 29 ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ዝግጅታችን የ12ኛ ክፍል ሀገር አቀፍ ፈተናን በተመለከተ በትግራይ ክልልና በፈተናዎች አገልግሎት መካከል ስለተፈጠረው ውዝግብ
1: ለምን ዛሬ ላይ እንደተነሳ ባይገባኝም፣ ትግራይ ክልልም ላይ ከአንድ ጊዜ ሁለት ጊዜ ከዚህ በፊት በተለየ ፕሮግራም ሰጥተናል።
0: ኢትዮጵያ አዲሱን የብሪክስ ኒው ዴቨሎፕመንት ባንክ መቀላቀሏ ምን ይፈይዳል?
2: ምናልባት ደቡብ አፍሪካን ትጠቀም ብትችል ይሆናል። ይህን ባንክ እንግዲህ እስከ 100 ቢሊዮን ድረስ ካፒታል ይደረጋል የተባለው ወደፊት የዓለም ባንክን ሊገዳደር የሚችል ትልቅ ድርጅት ለማቋቋም ነው የሚያስቡት።
0: ሌሎችም ዘገባዎች አሉን። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ሂዩማን ራይትስ ዎች በትግራይ ክልል እስከ 15 ዓመት የሆኑ ልጆች በግዳጅ ተመልምለዋል ሲል ከሰሰ። ዝርዝራለን።
3: ተቋሙ አሜሪካ እንዲሁም የአውሮፓና አፍሪካ ህብረቶች የትግራይ ባለስልጣናት የግዳጅ ምልመላውን እንዲያቋርጡና የተያዙ ልጆችን በሙሉ እንዲለቁ የሚያስችል ጫና እንዲያደርጉም ጠይቋል። ሂዩማን ራይትስ ዎች ይህን ጥሪ ያቀረበው በትግራይ ባለስልጣናት ይፈጸማል ያለውን የግዳጅ ምልመላ በተመለከተ ዛሬ ሰኞ ባወጣው መግለጫ ነው። የግዳጅ ምልመላውን በተመለከተ ምስክሮች የታፈሱ ሰዎች፣ ዘመዶችና የመለጡ ወጣቶችን ጨምሮ 18 ሰዎችን ማነጋገሩን ገልጿል። የሂዩማን ራይትስ ዎች መግለጫ እንደሚያስረዳው ከሚያዚያ አስቀድሞ በነበሩት ወራት የክልሉ ባለስልጣናት በህዝብ ስብሰባዎች፣ ደብዳቤዎችና የስልክ ጥሪዎች አማካይነት የቀድሞ የትግራይ ኃይል ተዋጊዎችን መልሰው እንዲመዘገቡ ሲያደርጉ ነበር። ሂዩማን ራይትስ ዎች የበታች ባለስልጣናት የቀድሞ ተዋጊዎች ዝርዝር እንዳላቸው እንዲሁም ሊመለመሉ የሚችሉ ሰዎችን ለመለየት የአካባቢ መረጃ ሰጪዎችን እንደሚጠቀሙ ቃለ መጠይቅ ካደረግላቸው ሰዎች መስማቱን ገልጿል። ነዋሪዎች እየተወሰዱ ያሉት ከመንገድ በመሽት የቤት ለቤት ፍተሻ እንዲሁም ከወርቅ ማውጫ ስፍራዎች እንደሆነም ሂዩማን ራይትስ ዎች ገልጿል። የሰብአዊ መብት ተቋሙ በማሳያነት ከተጠቀሳቸው ክስተቶች አንዱ አዲጉደም ከተማ ውስጥ የተፈጸመ ነው። ተቋሙ ያነጋገራቸው አንድ ነዋሪ የፖሊስ፣ የሚሊሻ እንዲሁም የቲዲኤፍ አባላት የቀን ሰራተኞችና አርሶ አደሮችን ጨምሮ ሰዎችን ሲወስዱ መመልከታቸውን ገልጸውለታል። በማዕከላዊ ትግራይ ዞን ቆላ ተምቤና አቅራቢያ በሚገኝ የወርቅ ቁፋሮ ስፍራ የተሰማሩ የባህል ማዕድን አውጪዎች ተይዘው ወደ መጡበት ወረዳ እንዲመለሱ እንደተደረጉም መግለጫ ያስረዳል። ከነዚህ መካከል የሆነ አንድ ወርቅ አውጪ ከ50 እስከ 60 ሰዎች ወደሚገኙበት ስፍራ ከተወሰደ በኋላ የትግራይ ኃይሎች እንደሚቀላቀሉ እንደተነገራቸው መግለጹን ሂዩማን ራይትስ ዎች በመግለጫው አስፍሮታል። በተሽከርካሪ የተወሰዱ በነበረበት ወቅት ማምለጡን የተናገረው ማዕድን አውጪው መኪናው በከፍተኛ ፍጥነት እየተጓዘ በነበረበት ወቅት አንድ ሰው መንገድ ላይ መዝለሉንም አስረድቷል። የተመለመሉ ሰዎች በአስተዳደር ቢሮዎች፣ ማረሚያ ቤቶች ወይም ትምህርት ቤቶች ውስጥ ተይዘው ከቆዩ በኋላ ለስልጠና በሰሜን ምዕራብና ደቡብ ትግራይ ወደሚገኙ ወታደራዊ ካምፖች እንደተወሰዱ ቃለ መጠይቅ የተደረገላቸው ሰዎችን ጠቅሶ ሂዩማን ራይትስ ገልጿል። የሂዩማን ራይትስ ዎች የአፍሪካ ዲሬክተር የሆኑት ላቲፊያ ባደር የትግራይ ባለስልጣናት ወንዶችና ወንድ ልጆችን በግዳጅ ወደ ኃይላቸው ለማስገባት የሚያካሂዱት ዘመቻ በክልሉ የፍርሃት ድባብ ፈጥሯል ሲሉ ተችተዋል። ይህ አይነቱ ተግባር የጄኔቫ ስምምነትን የሚጥስ እንደሆነም ተቋሙ አሳስቧል። የአፍሪካ ዲሬክተር የሆኑት ላቲፊያ ባደር ባለስልጣናት በአፋጣኝ ዘመቻቸውን ማቆምና በህገ ወጥ መንገድ የተመለመሉትን ወደ ቤታቸው እንዲመልሱ መፍቀድ አለባቸውም ብለዋል። ትግራይ ክልል ይካሄዳል የተባለውን የግዳጅ ምልመላ ክስ በተመለከተ ባለፉት ሳምንታት የተለያዩ ሪፖርቶች ቢወጡም የክልሉ ባለስልጣናት ግን ምልመላው በአስገዳጅ ሁኔታ እየተካሄደ አለመሆኑን በመግለጽ ውድቅ ማድረጋቸው ይታወሳል።
0: የትግራይ ክልል ትምህርት ቢሮ በወረቀት የሚፈተኑ በክልሉ የሚገኙ የ12ኛ ክፍል ሀገር አቀፍ ፈተና ተፈታኞችን የራሱን ፈተና አዘጋጅቶ እንደሚፈትን አስታወቀ። ቢሮው ይህን ያለው ከ15000 በላይ ለሆኑ በወረቀት የሚፈተኑ የክልሉ ተማሪዎች ፈተናው ከሐምሌ 1 ጀምሮ እንዲሰጥ ታቅዶ የነበረ ቢሆንም እስካሁን ድረስ በትግራይ የፈተና ወረቀት እንዳልተላከና በትምህርት ሚኒስቴር መደረግ ያለባቸው ሌሎችም አስፈላጊ ዝግጅቶች ባለመደረጋቸው መሆኑን ገልጿል። ስለሆነም የትግራይ ትምህርት ቢሮ በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን እንደሚፈትን የቢሮ ኃላፊ ዶክተር ኪሮስ ጉእሽ ለክልሉ ብዙሃን መገናኛዎች በሰጡት መግለጫ ተናግረዋል። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ በበኩላቸው አገልግሎቱ በትግራይ ክልል በወረቀት የሚፈተኑ የ12ኛ ክፍል አገር አቀፍ ፈተና ተፈታኞችን ከሐምሌ 22 እስከ 24 ባለው ጊዜ ውስጥ ለመፈተን መዘጋጀቱን ገልጸዋል። ይህንን መርሃ ግብር ለክልሉ እንዳሳወቀም ተናግረዋል። የ2018 ትምህርት ዘመን የ12ኛ ክፍል አገር አቀፍ ፈተና ለኦንላይን ተፈታኞች በ6 ዙሮች በወረቀት ለሚፈተኑት ደግሞ በ4 ዙሮች እንደሚሰጥና በአሁን ወቅት የኦንላይኑ ፈተና እየተከናወነ እንደሆነ ከቢቢሲ ጋር ባደረጉት ቆይታ የተናገሩት ዶክተር እሸቱ ይህ አሰራር በሁሉም ክልሎች በተመሳሳይ መልኩ የሚተገበር መሆኑን አስረድተዋል። በተለያዩ ምክንያቶች ፈተናው ሳይሰጥ በሚዘገይባቸው አካባቢዎች የሚካሄደው 4ኛው ዙር በሌሎች ክልሎችም ጭምር ከዚህ ቀደምም ሲደረግ የነበረ መሆኑን ምክንያቱንም በመጥቀስ ለቢቢሲ አብራርተዋል።
1: አባሁን ሰዓት ላይ ትግራይ ክልል በበየነ መረብ ተማሪዎች እየተፈተኑ ይገኛሉ። ወደ 14,000 የሚጠጉ ተማሪዎች እንጠብቃለን። እነዛ ተማሪዎች ማንኛውም ቀን ዛሬ ሙሉ አቴንዳንስ ይዞ እየተፈተኑ ይገኛሉ። እንደዚሁ ደግሞ ቀድሞ በወረቀት ለመፈተን የተመዘገቡ ወደ 15,000 አካባቢ ተማሪዎች አሉ። እነዛ ደግሞ በተመዘገቡበትና እየተዘጋጁ በቆዩበት በወረቀት ይፈተናሉ። ይሄ ፈተና ደግሞ በአገር አቀፍ ደረጃ ፈተና የሚሰጠው ተቋም ይሄ ነው። እኛ የምናውቀውም እስካሁንም ስንሰጥ የነበረውም አጣብቅ መግለጫም የተለየ እንትን የለን። ይህም ፕሮግራም ነግረናቸዋል ማለት ነው። ስለዚህ በዚሁ አግባብ በኦንላይን እየተፈተኑ ያሉ አሉ። በ6 ዙር ይጨርሳሉ። በወረቀት የሚፈተኑ አሉ ማለት ነው። የኦንሊቲንግ የጥናት ሽግሽጎች በተለያየ ሁኔታዎች ውስጥ አድርገናል። ከዛ አንጻር በትግራይ ክልል በወረቀት የሚፈተኑቱ ተማሪዎች ሐምሌ 22, 23 እና 24 ላይ ይፈተናሉ ማለት ነው። ይህ ፈተና አዲስ የተዘጋጀ ሰው ቀድሞም የተዘጋጀ ፈተና ነው። ያንን በዛ ቀን ይፈተናል። ይሄ ፈተና ደግሞ ወደኋላ በሌላ እንዴት ቀረ ምናምን የሚል ነገር አሁን አንዳንድ ሰዎች ጠይቁ ይሰማለሁ። ለምን ጥያቄውን ሰዎቹ እንደሚያነሱ አይገባኝም።
4: ምናልባት በትግራይ ክልል ቢሮም በኩል እንደ አንድ ምክንያት ያነሱት ሐምሌ 1 ነበረ መካሄድ የነበረበት፣ ግን ያ የተሰጠው የጊዜ ተራዝሟል፣ አልተጠበቀም፣ ፈተናውም እስካሁን አልተላከም የሚል ነበር እንደ ምክንያት ያነሱት።
1: እኛ ፈተና መቼ እንዴት ምስት የሚለውን የምንወስነው እኛ ነን። እንግዲህ ናሽናሊ ነው የምንሰጠው። ለመስጠት የሚያስችሉ ሁኔታዎችን በርካታ ሰው ነው። በሺዎች ቤት የሚቆጠር ፈታኝ ጣቢያ ኃላፊ፣ ሱፐርቫይዘር፣ ማዕከል ኃላፊ፣ ፈታሾች እንደዚሁም ደግሞ ፈተና ደህንነት የሚጠብቁ ሰዎችን እናሰማራለን። ለዛ የሚመቸንን ናሽናል በሆነ ፕሮግራም ላይ የምናካሄደው እኛ ነን። ለምን ዛሬ ላይ እንደተነሳ ባይገባኝም ትግራይ ክልልም ላይ ከአንድ ጊዜም ሁለት ጊዜ ከዚህ በፊት በተለየ ፕሮግራም ሰጠናል። አምናም አቻምናም በአማራ ክልል ከሁለት ሳምንት ከሶስት ሳምንት በኋላ ሌሎች ክልሎች ከተፈተኑ በኋላ አማራ ክልልም ላይ ያሉ ልጆች ግን ከተፈተኑ በኋላ ለተወሰኑ ተፈታኞች ሰጥተናል። አምና ላይ ኒርሊ ወደ 5,000 ምናምን ተማሪ ሰጥተናል። 2014 ላይ ኦሮሚያ ላይ ወደ 54,000 ተማሪዎችን ሰጥተናል። በትግራይ ክልል በ2016 በሁለት ዙሮች የተለያዩ ተፈታኞችን ሰጥተናል። ይሄ አዲስ የመጣ ዘንድሮ የተከሰተ ሳይሆን በተለያዩ ጊዜያት ላይ በፈተና አስተዳደሩ እንደዚህ ባለ በተለያዩ ዙሮች ፈተና እየሰጠን እንገኛለን ማለት ነው። ይህንን ወስዶ አሁን ወቅታዊ ካለው አንዳንድ የፖለቲካ ሾዎች ጋር ገናኝቶ የፖለቲካ ገበያ ለመገበያየት ማድረጉ ተገቢ አይደለም። ይሄ ፈተና ባይዘ መጨረሻ 22 ላይ የሚሰጠው ፈተና ትግራይ ክልል ላይ ያሉ ሰዎች ብቻ የሚወስዱትም አይደለም። ቁጥራቸው ሊበዛ ይችላል እንጂ በሌሎች ክልሎችም ላይ በተለያየ ምክንያት የሚወስዱ ተማሪዎች ያሉ መሆኑንም ልንጠቅስበት ይገባል።
0: የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉእሽ በበኩላቸው በትምህርት ምዘናና ፈተናዎች አገልግሎት የተቀመጠውን የፈተና ጊዜ እንደማይቀበሉ ለቢቢሲ ተናግረዋል። ቢሮው በራሱ መርሃ ግብር መሰረት ፈተናውን እንደሚሰጥና የፈተናውን ጊዜ እንደሚያሳውቅም የገለጹት ኃላፊው ይህን የማድረግ ስልጣን አላችሁ ወይ በሚል ተጠይቀው ህገ መንግስታዊ መብታችን ነው የሚል አጭር ምላሽ ሰጥተዋል። አሁን ደግሞ አጫጭር ዜናዎች። ባለፈው ሳምንት መጨረሻ የተጀመረውና በቀጣይ ቀናትም የሚካሄደው የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ሐሜኒ የስንብትና የቀብር ስነ ስርዓት በመቶ ሺዎች እየታደሙበት ቀጥሏል። በቀይ ካርድ ስለተቀጣው አሜሪካዊ ተጫዋች ከፊፋ ፕሬዝዳንት ጋር መነጋገራቸውን ያረጋገጡት ትራምፕ ፊፋ እገዳውን ማንሳቱ ትክክለኛ ውሳኔ ነው ሲሉ አሞካሹ። ፊፋ ባልተለመደ ሁኔታ የአሜሪካዊውን ተጫዋች ቅጣት ለ12 ወራት ተግባራዊ እንዳይሆን ማገዱ ከባድ ተቃውሞ ቀስቅሷል። ሩሲያ በሳምንት ውስጥ ለሁለተኛ ጊዜ በኬቭ ላይ በፈጸመችው ጥቃት ቢያንስ 11 ሰዎች ተገደሉ። በተጨማሪም 5 ህጻናትን ጨምሮ 46 የሚሆኑ ሰዎች ጉዳት ደርሶባቸዋል። ኢትዮጵያ አዲሱን የብሪክስ ኒው ዴቨሎፕመንት ባንክ ለመቀላቀል የሚያስችላትን የባንኩን ምስረታ ስምምነት ነገ የህዝብ ተወካዮች ምክር ቤት ያጸድቃል ተብሎ ይጠበቃል። ለመሆኑ ይህ የብሪክስ አገራት የመሰረቱት ባንክ አላማው ምንድነው? የቱን ቀዳዳስ ይሸፍናል? ኢትዮጵያስ ምን ታተርፋለች ስንል የምጣኔ ሀብት ባለሙያውን ዶክተር ቆስጠንጢኖስ በርሄን አነጋግረናል።
5: ዩክሬን ጦርነት በኋላ ዩናይትድ ስቴትስ አሁን ዓለም ላይ ወደ 35 ሀገሮች እና ጉዳዮች ላይ ማዕቀብ አድርጋለች። ዶላር ራሷ ስለሆነ ሩሲያ፣ ኢራን በማዕቀብ ላይ መሆናቸው

0: ተስማምተው አቋቋሙና ልማትን ለማፋጠን ሀገሮች ቀላል ብድር የሚያገኙበትን ቀላል ብድር ማለት ደግሞ እነዚህ ኮንሴሽናል ሎንስ ወይም ደግሞ የወለድ ያልበዛባቸውን ከዛ ይላ ግን ከዶላር ውጭ የሆነ ብድር ሆኖ ሀገሮች በቀላሉ የሚያደርጉበት መንገድ ለመፍጠር ነው። ስለዚህ በእነዚህ ምክንያቶች ወደ ከዶላር ለመውጣት ነው ጥረት የሚደረገ ያለው።
1: ዶክተር፣ የብሪክስ አባል ሀገራት እየመሰረቱት ያለው ኒው ዴቨሎፕመንት ባንክ ከዶላር የመውጣት ሂደት አሁን ያብራሩትን ዶላርን የመተካት ዌፐናይዜሽን ያሉትን ዶላርን ዌፐናይዝ የማድረግና እጃቸውን የመጠምዘዝ ሙከራዎችን ሊቀለብሱ ሊቋቋሙ የሚችሉበትን እድል እንዴት ነው የሚሰጠው? ወደፊት ከባንክ በኋላ የራስ ከረንሲ የማምጣትም ሂደት አንድ አካል ነው ማለት ነው?
0: በዚህ ጉዳይ ላይ አንድ ወረቀት ፓብሊሽ አድርጌያለሁ። የራሳቸው ገንዘብ የመፍጠር ሂደቱ አሁን የሚታለም ነገር አለ። ምክንያቱም ዓለም ወደ ዲጂታል ገንዘብ እየሄደ ስለሆነ የወረቀት ገንዘብ የሚባል ነገር የሚታሰብ አይደለም። በብዛት የሚታሰቡ ያለው የክሪፕቶ ከረንሲ ነው። እንደ ስቴብል ኮይንስ የሚባሉ አሁን ማዕከላዊ ባንኮች ሊቆጣጠሯቸው የሚችሉ እነሱ ራሳቸው ይህንን በክሪፕቶ ከረንሲ ሲያደርጉት ቻይና የራሷን ገንዘብ ዩዋን በጣም ለማራመድ እየሞከረች ነው ያለችው። ግን ይህን ማድረግ ደግሞ የብሪክስን ሀገራት ህብረት እና ጥምረት ሊሸረሽረው ስለሚችል ቻይና እና ሩሲያ የራሳቸውን ገንዘብ ማስተላለፊያ እንደ ስዊፍት አይነት ነገር አዘጋጅተዋል። በዛም እየተጠቀሙበት ነው ያሉ። ቻይና በተለይ ብዙ እየገፋችበት ነው ያለው ይህንን ጉዳይ ለማሳደግ። የብሪክስ ግን እነዚህን ክሪፕቶ ከረንሲ በመጠቀም በብሪክስ ሀገር ማህላት አንደኛ በራሳቸው ገንዘብ መገበያየት እንዲችሉ፣ አሁን ሩሲያና ህንድ በሩፒና በሩብል ነዳጅ ሲገዙና ሲቀያየሩ ነበረ። ከቻይናም ጋራ በዩዋን አሁን ኢራን ለምሳሌ በዩዋን ብቻ ነው ክፍያ የምትቀበለው ያለችው። እነዚህም የጋልፍ ሀገራት ወደዛ እየሄዱ ነው ያሉት አሁን። ስለዚህ ዋናው ነገር ነው የማስበው ወደ ክሪፕቶ ከረንሲ መሄድ ነው እንጂ እነዚህ ድብቅ ከረንሲ የሚባሉ በብሎክቼን የሚሰሩ ካልሆነ በስተቀረ የራሳቸውን ገንዘብ አውጥተው አሁን የብሪክስ ኮይን ብለው ማውጣት የሚፈልጉ አይመስለኝም። ምክንያቱም ብሪክስ የተስፋፋ መሄድ ድርጅት ስለሆነ የአሁኖቹ እንኳን ቢስማሙ ወደፊት አባላት የሚሆኑ ላይስማሙበት ይችላሉ የሚለውን ግምት ሊኖራቸው ይችላል። በአንድ ባላቸው ገንዘብ ነው የሚጠቀሙት እርስ በራሱ ይሄ ካረንሲ ስዋፕስ ነው የሚባለው። ሁለተኛ ደግሞ በክሪፕቶ ካረንሲ ነው የሚጠቀሙት ማለት ነው።
1: ብራዚል፣ ሩሲያ፣ ቻይና እና ደቡብ አፍሪካ በዚህ ባንክ ውስጥ ድርሻቸው 18% አካባቢ ነው። ሌሎቹ በቅርብ የተቀላቀሉ 5 ሀገራት ድርሻቸው በጣም አነስተኛ ነው፣ 6% ነው። ኢትዮጵያ ከነዚህ ውስጥ አንዷ ናት። አሁን ኢትዮጵያ በያዘችው የኢኮኖሚ ሂደት አንዳንዶች ግስጋሴ ይሉታል፣ ሌሎች በዚህ ላይ ይስማሙ። ዞሮ ዞሮ አሁን ባላት ቁመና ኢትዮጵያ ከዚህ ባንክ ምን ታተርፋለች?
0: አንዱ እንግዲህ ኢትዮጵያ ከዚህ የምታተርፈው የአክሲዮን ድርሻ በጣም ትንሽ ነው፣ በና አዲስ ገቢ ናት። ግን የብሪክስ አንዱ ታላቁ መቋቋምና አላማው ይሄ ደቡብና ደቡብ ሳውዝ ሳውዝ የሚባል ግንኙነት ማጠናከር ነው። አሁን ቻይና በገፍ ምሰጠ ያለችው ከፍተኛ ብድር መጨረሻው ላይ እየደረሰ ነው ያለው። ምክንያቱም ሀገራት ለመክፈል እየታገሉ ነው ያሉት ኢትዮጵያን ጀምሮ። ስለዚህ ይሄ ኒው ዲቨሎፕመንት ባንክ ተብሎ የወጣው የዚህን የቻይና በየሀገሩ የምታደርገውን በላቲን አሜሪካ፣ በአፍሪካ፣ በእስያ ሊዘካ የሚችል ነገር ነው ተብሎ የሚታስበው እና መጀመሪያ ባንኩ የሚቋቋምበት ጊዜ 5 ሀገሮች ብቻ ነበሩ። እንዲያውም 4 ሀገሮች ነበሩ መጀመሪያ ሲታሰብ የነበረ። ብሪክስ የሚለው ምህጻረ ቃል ራሱ ጂም ኦኔል የሚባል የጎልድማን ሳክስ ኢኮኖሚስት ገና በ90ዎቹ ወደፊት የሚያድጉ ያሉ ሀገሮች ብሎ ብራዚል፣ ቻይና፣ ህንድ፣ ሩሲያ ብሎ ሲያወጣ 4 ሀገሮች ብቻ ነበሩ እና የእነሱ ምህጻረ ቃል ብሪክስ ብሎ በትንሽ ኤስ ነበረ። ኋላ ደቡብ አፍሪካ የግድ አንድ ሀገር መጨመር አለብን ሲባል ደቡብ አፍሪካን ጨምሩ። በጊዜው ኢትዮጵያ ነበረ የታሰበች የአፍሪካ ህብረት መሰረት ናት ተብሎ፣ የዩናይትድ ኔሽንስ መሰረት ናት ተብሎ የኢትዮጵያ መንግስት ብዙም አልገፋበትም። ስለዚህ ደቡብ አፍሪካ ይህንን ተቀላቀለች እና የባንኩ ሲቋቋም ግፊት የመጣው ለዚህ ባንክ ከደቡብ አፍሪካና ከቻይና ነው። ስለዚህ ትልቁን ሼር ይዘው እነሱ ትልቁን አክሲዮን ይዘው ቀጠሉ። ደቡብ አፍሪካ ነበርኩ መሰረቱ የነበረው የኒው ዲቨሎፕመንት ባንክ። አሁን ነው አይ ቲንክ ወደ ቻይና የዞረው እና የእኛ እዛ መሆን አንደኛ ከዚህ የግሎባል ሳውዝ ማልቲላተራሊዝም

0: ማለትም አገሮች ሁሉም በሉዓላዊነት አብሮ ተነጋግረው ተመካክረው ኢንተርናሽናል ውሳኔዎች የሚወስዱበት መንገድ ለመፍጠር ስለሆነ ከዚህ ከምዕራቡ ዓለም የእርዳታና የብድር ሰንሰለት ለመውጣት ነው ትልቁ ጥረት። ስለዚህ ኢትዮጵያ አሁን ወደዛ በምትቀላቀልበት ጊዜ በተለይም አሁን አፍሪግዚም ባንክ የጀመረውን በአፍሪካ ሀገሮች መሀል በራሳቸው ገንዘብ መገበያየት የሚቻሉበት መንገድ እየፈጠረ ባለበት ጊዜ ወደፊት እነዚህ የምዕራባውያን ሀገሮች ተጽዕኖ የማያደርጉበት በዓለም መድረክ ላይ እነሱ ብቻ የሚቆጣጠሩት የኢንተርናሽናል የመዋለ ንዋይ ፖሊሲ የማይመጣበት መንገድ ለመፈለግ ስለሆነ የአክሽን መጠኑ እኔ ብዙ ነገር የሚጠቅመን አይመስለኝም። እዚህ ላይ ዋናው ነገር አባል የሆኑ መንግስታት ከዛ የመበደር ገንዘብ የመውሰድ እንደገና ደግሞ በዛ በኩል ገንዘብ የማስተላለፍ እና በሀገራት መሀል ያለው የገንዘብ ቅይር ሊያስተካክል የሚችል ባንክ ነው ተብሎ ነው የሚታሰበው እና ለዚህ ይመስለኛል እንጂ የአክሲዮን ባለቤትነቱ ብዙም የሚጠቅመን አይመስለኝም። ምክንያቱም አንደኛ ቻይና ከዛ የምትበደርበት ምንም ምክንያት የለም። ትልቅ የውጭ ምንዛሬ ፍሰት ያላት ሀገር ናት። ሰርፕላስ ፎረን ከረንሲ ያላት ናት። ምናልባት ደቡብ አፍሪካን ትጠቀም ብትችል ይሆናል። ይህን ባንክ ግን እንግዲህ እስከ 100 ቢሊዮን ድረስ ካፒታል ይደረጋል ነው የተባለው። ወደፊት ያንን እያሳደጉ መጥቶ በከፍተኛ ደረጃ አድርጎ የዓለም ባንክን ሊገዳደር የሚችል ትልቅ ድርጅት ለማቋቋም ነው የሚያስቡት ያሉት እና የአክሲዮን ባለቤትነቱ ብዙም የሚጠቅመን አይመስለኝም።
1: ስለዚህ ጥቅማችን መሰረት የሚያደርገው ከምናገኘው ብድር የወለድ ምጣኔው አነስተኛ የሆነ የልማት ብድሮችን የማግኘት እድላችንን ስለሚያሰፋው ነው።
0: ኤግዛክትሊ። ታንክ ዩ።
1: በጣም ነው የማመሰግነው ዶክተር እንደተለመደው።
0: እሺ፣ ታንክ ዩ።
1: አሜን።
2: የመጨረሻዎቹን 8ቱን ለመቀላቀል ወይም ወደ ሩብ ፍጻሜ ለማለፍ የሚደረገው የዓለም ዋንጫ ውድድር ሲቀጥል እንግሊዝ ትራንት ለሊት ከአዘጋጆቹ አንዷን ሜክሲኮን አሸንፋ ኖርዌይ፣ ሞሮኮና ፈረንሳይን ተቀላቅላለች። ዛሬ ደግሞ ፖርቱጋል ከስፔን የሚያደርጉት ጨዋታ ይጠበቃል። አድማጮቻችን፣ ከቢቢሲ አማርኛ የዛሬውን ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዝግጅቶች እንገናኛለን።
3: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታን ኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፈንተማት